0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረኛ ሰላምታና ነቕርብ። ናይ ሎሚ ዕለት 15 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ማይክል ቸርንን ንርእሰ ብሔር ሪፓብሊካዊት ሃገረ ደቡብ ኮርያ ልየን ሚዩንግን ሰዓብቱን ንህየንተ ናይቲ ብዛዕባ ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ኣንቶኒዮ ታግለን ንተወከልቲ ጠበቃ ፌደሬሽን ኣይሁዳውያን ከተማ ኒውዮርክን ንነጋድያን ካቶሊካዊት ቤተ ክርስቲያን ስርዓት ሲሮ ማላንካራን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 15 ሰነ መደፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ቅዱስ ኣቦና ብምኽንያት 10ይ ዓመት ዓለም ለኻዊ መዓልቲ ድኻታት ዘመሓላለፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ሓድሽ ሜትሮፖሊሳዊ ሊቀ ጳጳሳት ካቶሊካዊት ቤተ ክርስቲያን ኢትዮጵያ ከም ዝሰየሙ ናይ ቅድስቲ መንበር ብዛዕባ ጉዳያት ካህናት ዝሃሊ ላዕለዋይ ቤት ጽሕፈት ህየንተ ብፁእ ካርዲናል ላዛሩስ ምእንቲ ሰላምን ዕርቅን ኣብ ሓውሲ ደሴት ኮርያ ዘዕረግዎ መስዋዕተ ቅዳሴ ኣብ ደቡባዊ ሊባኖስ ዝርከባ ንሰለስተ ዓድታት ዘቕንዐ ብሃዋርያዊ ልኡኽ ቅድስቲ መንበር ዝተመርሐ ሰብኣዊ ሓገዝ ዘጋጥሞ ዘሎ መሰናኽላት ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ህፃናት ካብ ርእሰ ሊቃነ ጳጳሳት ልዮን ዝተቐበሎ ሓድሽ መምርሒ ኣብ ሃገረ ፊሊፒንስ ዘጋጠመ ርእደ መሬት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 ሰነ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዝለገስዎ ኣስተንትኖ ቃል ኣምላኽ ጸጋ ኣምላኽን እቲ ናይ ነፍሲ ወከፍ ክርስቲያን ንምሕረት ኣምላኽ ናብ ኩሎም ደቂ ሰባት ናይ ምክፋል ተልእኾን ኣማእኪሎም ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ምስ ምእመናንን መንፈሳውያን በጻሕትን ኣብ ዘዕረግዎ ጸሎት መላከ እግዚኣብሔር ኣስተንትኖ ቃል ኣምላኽ ለጊሶም ቅዱስነቶም ኣብቲ ብዛዕባ ናይ ዕለቱ ንባብ ወንጌል ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም እተጨነቑን ረዳእ ዘይብሎምን ህዝቢ ምስ ረኣየ ከም ዝደንገጸሎም ገሊጾም ወዲ ኣምላኽ ንደቂ ሰባት ይርእዮም ጾሮም ይስከም ነቲ ዝወርዶም ጭቈናን ንብርታዐኦም ከም ዘህስስ ዝገብር ዓመፅን ይርእዩ በሉ ንቑስሊ ውግእን ባዶነትን ሓሻሽነትን እውን ይርእዩ ነቶም ናብ ደረጃ ጭምብል ዝወርዱ ገጻትን ንስድራ ቤት ብእከይ ዝበታትንን ንመንሰያት ከዓ ብናይ ሓሶት ሓሳባት ዘታልልን ኩነታት ይርእዩ ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝርእየናን ከም ዘፍቅረናን እውን ብምግላጽ ርእሰ ሊቃነ ጳጳሳት ኣብ ኣስተንትንኦም ርሕራሐኡን ሕውነታዊ ምቅርራቡን መግለጽ ናይ ትበጃና ንክኸውን ዘለዎ ባህጊ ምዃኑ እውን ኣስተንተኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ጓሳ ዘይብለና ባጊዕ ዝመስሉ ብዙሓት ሰባት ስለ ዝረኣየ ንደቂ መዛሙርቱ ንዅሎም እቶም ዝሳቀዩ ሰባት ምጽንና ኣምላኽ ከብጽሑሎም ናብ መላእ ዓለም ለኣኹም ርእሰ ሊቃነ ጳጳሳት ኣስዒቦም ከም ክርስቲያን መጠን ዕዮና ጸበባ ኣብ ዘለዎ ሓልዮታዊ ኣገልግሎት ኣብ ጸበባ ተስፋ ኣብ ዘይምትእምማንካ እምነት ምምጻእ ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ወንጌል ነቶም ካብ ጴጥሮስ ክሳብ ይሁዳ ኣስቆሮታዊ ዝነበሩ ቀዳሞት 12 ሃዋርያት ጠቒስዎም ኣሎ እዚ ኸዓ ሰዓብቲ ኢየሱስ እውን ከይተረፉ ኣሕሊፎም ክህብዎ ከም ዝኽእሉ ንምዝኽኻር እዩ። ይኹን እምበር ወንጌል ንዘመናት ዝሽፍን ህያውን ሓቅን ቃል ኮይኑ ይቕጽል ኣሎ ኵሉ ሳዕ ከም ሓደ ዓይነት ግን ከዓ ወትሮ ሓድሽን ሓራ ዘውፅእን እዩ። ወንጌል ምስ ተሰብከን ብሕይወት ምስ ተፈጸመን እከይ ከም ዝመሓላለፍ ሕማም ከምታ ናብ ወጋሕታ እትቕየር ለይቲ ከምቲ በቲ ዝተንሰ ኢየሱስ ዝተሳዕረ ሞት ይፈርስ በሉ በዚ ኸምዚ ኣዒንቲ ኢየሱስ ብፍቕሩ ብምምላእን ነቲ ናጻ ውህበቱ ንምክፋልን ተልኾ ሃዋርያት ንኽቕጽል ብምምራሕን ነቲ ሓቂ የጽንዖ ርእሰሊቃነ ጳጳሳት ወሲኾም ውህበት ኢየሱስ ካብ ኩሉ ንላዕሊ ስለ ዝኾነ ምሉእ ብምሉእ ብነጻ እዩ ዝወሃበና ወይ እንዕድጎ ኣይኮንን። እዚ ጸጋ እዚ ኣብዝሃሎናዮ ዘበለ ናብ ኢየሱስ ምእንቲ ክስሕበና ዘድልየና ዘበለ ዝኾነና እቲ ባህ ዘብል ስም ምሕረት ኣምላኽ እዩ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክርስትያን ምእመናን ንድኻታት ኣብ ምግልጋልን ንፍትሒ ኣብ ምምስካርን ምሕረት ኣምላኽ ንዓለም ኣብ ምክፋል ናብ ዓለም ወንጌላዊ ተልእኾኦም ክፍጽሙ ኣተባብዕዎም። ነቲ ጐይታናን መድሓኒናን ኢየሱስ ዝጸውዓና ተልእኾ ብሓጐስን ብትብዓትን ምላሽ ምእንቲ ክንህበሉ እታ ምልእተ ጸጋ ረድኤት ቅዱሳን ዝኾነት ኑና ቅድስቲ ድንግል ማርያም ንለምና ክብሉ እውን ኣስተንትኖኦም ዛዘሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምንትቶም ኣብ ዝቐረበ እዋን ኣብ ሃገረ ፊልጲንስ ብዘጋጠመ ምንቅጥቃጥ ምድሪ ዝሞቱ ብዓሰርተታት ዝቝጸሩ ሰባት ጸልዮም ሓደስቲ ብፁኣን ንቤተ ክርስቲያን ከም ዝተዋህብዋ ድማ ብሓጐስ ኣበሰሩ። ብዕለት 8 ሰነ ኣብ ገማግም ሃገረ ፊልጲንስ 7.8 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ብምኽሳቱ ኣብ ሓያሉ ሃገራት ህቦብላ ንፋስ ሱናሚ ክኸትል ከም ዝኽእል መጠንቀቕታ ይስማዕ ኣሎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ኣብ ዘዕረግዎ ጸሎት መላእከ እግዚኣብሔር ኣብ ዝለገስዎ ቃል ሰላምታን ምሕፅንታን ብዛዕባቶም በቲ ምንቅጥቃጥ ምድሪ ዝተጐድኡን ዝሞቱን ሰባት 37 ዝኾኑ ሓዘኖም ገሊፆም ቅዱስነቶም ወሲኾም ምእንቲ ዅላቶም ምእንትቶም ግዳያትን ስድራ ቤቶምን ምእመናን ክጽልዩ ድማ ጻውዒት ኣቕሪቦም። ነቶም ቅድሚ ሒደት መዓልትታት ብብርቱዕ ምንቅጥቃጥ ምድሪ ተጠቕዑ ህዝቢ ፊልጲንስ ዘሎኒ ቅርበት ከረጋግጸሎም እደሊ እውን በሉ። ምእንትቶም ዝሞቱን ስድራ ቤቶምን ምእንትቶም ዝቖሰሉን ምእንትቶም በዚ መዓት እዚ ዝሳቐዩ ዘለዉ ሰባትን እጽልለኹ ክብሉ ድማ ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ካብ እተፈላለየ ክፍልታት ዓለም ብዙሓት ሓደስቲ ብፁኣን ከም እተረኽቡ እውን ብሓጐስ ኣበሰሩ። ነቲ ሰበኻዊ ካህን ዝነበረ ብፁእ ኣባ ቬንቸስላኦ ድሮብላን ከምኡውን ብፁእ ኣባ ጆቫኒ ቡላ ካብ ሞራቪያ ዘኪሮም ብተወሳኺ ድማ ብፁእ ኣባ ጆቫኒ ስዊርክን 7 ብፆቱ ፖላንዳውያን ካህናት ሳሌዝያውያንን ከም ዝተረኽቡ ድማ ገለጹ። ኩላቶም ሰማዕታት ኮይኖም ብምሕላፎም ብፅዕናኦም ተኣውጁ ኣሎ። ከመይሲ ብምኽንያት እቲ ንክርስቶስ ዝነበሮም ተኣማንነት ግዳያት ስደትን ምልካዊ ስርዓትን እዮም ዝነበሩ ክብሉ እውን መስከሩሎም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ዝሓለፈ ቀዳም ኣብ ማቶ ግሮሶ ብራዚል ብፅዕናዊ ተኣወጀ ብፁእ ላዛሬኖ ላቺንቲ ዝስሙ ኢጣልያዊ ካህን ልኡኽ ወንጌል ጠቒሶም እውን ንድኻታትን ነቶም ተነቀፍቲ ወገናት ከም እተጣበቐሎም ገለጹ። ኣብነትን ኣማላድነትን እዞም ተባዓት መሰኻኽር ንተልእኾ ካህናትን መላእ ቤተ ክርስቲያንን ይደግፍ እውን በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሮማ ድሕሪ ምምላሶም ድሕሪ 2 መዓልቲ ካብ ዕለት 6 ክሳብ ዕለት 12 ሰነ ኣብቲ ዘካየድዎ ሃዋርያዊ ዑደቶም ብህዝቢ እስጳኛ ስለ ተገብረሎም ሰናይ እንግዶት ምስጋናኦም ገሊፆም ነቶም ብዓብይን ውዕውዕን ስምዒትን ተወፋይነትን እተቐበሉኒ ህዝቢ እስጳኛ ኣመስግኖም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ብፍላይ ንንጉስ ፊሊፕ ሻርሻይ ኣመስጊኖም ክቡርነቶም ድማ ንርእሰ ሊቃነ ጳጳሳት ኣብ ማድሪድ ሃንጎፋይ ቢሎም ከም ዝተቐበልዎምን ነቲ ኣብ ደሴታት ካናሪ ዝጸንሕሉ ናይ መወዳእታ መዓልትታት ከም እተሰናበትዎምን ድማ ጠቒሶም። ነፋሪት ርእሰ ሊቃነ ጳጳሳት ገለ ቴክኒካዊ ጸገም ምስ ኣጋጠማ ድማ ንጉስ እስጳኛ ንርእሰ ሊቃነ ጳጳሳት ልዮን ናይ ብሕቲ ነፋሪቱ ክጥቀሙ ሓሳባቱ ኣቕረበ። በዚ ከምዚ ድማ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ናብ ከተማ ሮማ ተመልሱ። ነቶም ነዚ ሃዋርያዊ ዑደት ዘዳለዉ ብዙሓት ሰባትን ነቶም ምእመናንን ከምኡውን ንቅዱስ ኣቦና ንኽቕበልዎም ዝመርሕዎም ዝነበሩ ጳጳሳት ሃገር እስጳኛ እውን ኣመስገንዎም። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ብፍላይ ንግርማዊ ንጉስ የመስግኖ ንጳጳሳትን ንዅሎም ዝበጻሕክዎም ማሕበረሰብን ንመላ ቤተ ክርስቲያን ሃገር እስጳኛ ብፍቕሪ ኣመስግኖም ኣለኹ። ኣምላኽ ወትሩ ንእስጳኛ ይባርኽ እውን በሉ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመበል 10 ዓመት ዓለም ለኻዊ መዓልቲ ድኻታት ኣብ ዘመሓላለፍዎ መልእኽቶም እግዚኣብሔር መዕቆቢ ድኻታት ምዃኑ የስተንትኑ። ንክርስትያን ምእመናን ድማ ነቲ ማእከላዊ ስፍራ ድኻታት እንደገና ክረኽቡን ንፍትሕን ሓድነትን ሰብኣዊ ክብርን ዘሎና ቆራጽነት ክምርምሩን ተማሕጺኖም። رسالي كان باباسات ليون مبل عصر تربعته نتبع لت عصر تحمش تحدار كل تشهن عسران شدشتن تذكيرو زوعل مبل عصراي عامت علم لخاو معالتي دخاتات عمل كيتم ملغتا عم حلاليفهم رسالي كان باباسات عم ملغتهم نتاق زي أبهير معقوب دخاتات يوزر استا مزمور عصر تربعته بمستنتان تا أبي يروساليم زنبرت بيت مقدس دحر معناوا أبي ترى يلو زدن قوان كم تصحفة توم هزبي بزعب هلاوي أملاخ كم تتراترون كدم حجي ترى يوزي فلت سقاون سنة مقباراون سببا كم زحلفون تزنتو مزمر مخاناون قليصوم رسالي كان باباسات أبت تمال السنبت إلى تعسر تسلستة سنة زواتة ببعال قدوس انتونيوس بعال بادوفا أبزم حلالفو ملختم مزمور عصر تربعته ننفس وكف ولدو تزارب كم مخاناون استبهيلوم اتي اب مأتوزا مزمور زلو تقصتات اب منغوتوم بتباب ززمرون اب منغوتوم كاب غزار سوم زعبي كم زيلبون غيروم زملالسون فللي كم زلو تحبر مخاناون عملكتو اتزحز زنقنا لوموون انتخونا بسنك عبوي بلشون نازمت محبراوي مقدال فتحي اسفح فيحو كم زلو نرئينا الزخاء زحزن كوان تخونا عدلوهون بتعمي قنينو اللو كبلو صحفو رسالي كان باباسات سعباب بيلوم زي سعبينات مبزحتو قزي عبتو ما بزوحات حبرة سب قطرو من ناوس خز خير زلو دخاتات كم زودق زلوون استنتينو عملاخ زي مهلاو نسبات نحاد حدوم كم زكبابرو اي قبرو منيو يقداس نحاد حدوم عم قططارن چكوانانيو زورو دوموون بلو رسالي كان باباسات وسيخوم اويات دخاتات مبزحتو قزي ببزوح رقية سلتتات سق كم زبلوون اتنققو إلكترونيكاو عالم جن نسألي كي قاددن نزاي مقداس كدل دلون يخيلي يوين بلو دخاتات ناب أملاخ كام مقواي حليفهم كالا أمارات إيه باللومن كبلوين صحفو أسعباب بلوم دما أملاخ أمونن بمحرت حبتامن سلزخونة كم زي سمعهم رقص أنياتات يومون كبلو عملكتو رسالي كان باباسات ليون عملختهم دخاتات أم سرتاو نقرات سلز نبرو مبزحتو قزي كاب كالوتن العلي أدلاي زخونا نقر ناي مفلات كيلت كم زلو وموين قليتهم بزمخنيات زخا بفلاين أملاخ كم معقوب يوم غيروم أفلتو كهبون أفتحو تسفاخ قبرون كم زخيلوين عملكتو رسالي كان باباسات ليون قدسيلهم بزعبا زمناوي دخنتن كحسبو أبزق زينا زلو دخاتات الترسعون التقللون يوم انجيرات راي زي كونس دمتن قصن ون التسرقوم سبات يوم بلو نزي أبقمت بمئتاو بفلاي بخريستيان مئمنانن ببيت خريستيانن عبيلوم مس كريستوس كراخبو يدليو اللو أباو دما انجيران اركنتن زهب إيسوسيو برهان يمتس تسفا دما يخفتلوم لنفس وكف سب ببسمو يتعوعو نخلاتهم كا كبرومي ملسلوم بلو رسالي كان باباسات سعباب بلوم كريستيان ممنان اب املاخ كعقوبو تراي زي كونس ندخاتات معقوبو كخونوين كم تتصوعو اقلحو كريستيان او محبرسب نتوم لومي اب افدق دوي لوم زلو بزوحات قد زي بلوم كوينوم كركبو اي كلون يوم اتوم ام كبابيات عاصيوم زلوين زي الرأيو كخونو يبلوم اندما بلو رسالي كان باباسات ليون نتي قدوس أغسطينوس بزعبا مسالي حدا هبتامن الازارن زقربو حساب بمذكار مئمنان هيوتومن قدامن نتنزهبو ونقراتن كمرمرو تصوعي تقريبهم أملاخ ندخاتات كم زملسن كمون بيتا خريستيان نتوم تحوتات أكالات حبرتسب بوتا التهبن مسدخاتات التملالسن بيتا خريستيان بسئتي كتكون اللواء بمبال نتي هوارياوي محسن تاوم تقيسوم دما اللو رسالي كان باباسات ملختوم عمززام لومون انتخونا مبزحتنا اب كندم الزراب تراي نقزار سنا اب جامع دخاتات بمئتاو تمساسالي حاقوس كرركب كم النخيل كنمسكر ندلينا كبلو صحفو عمو داتا قدوس عبونا ازا عسري تعامت عالم لخاو معالت دخاتات نخرستيان مئمنان قصتوم اب املاخ عقباز دليون عم محبر سبنا كم بيتوم كوينو كسمعوم زدليو بزوحات احواتنا حاتن اندقنا نخرخبون سقا املاخ كحق زوم تسفاخم زقبرو قلزو
1: ካርዲናል ላዛሩስ ዩ ሃንግሲክ ህየንተን አይካናት ጉለዚ ሐሊ ናይ ቅዱስ መንበር ዓለ ቤት ጽሕፈት ኣብ ሓውሲ ደሴት ኮርያ ሰላምን ዕርቅን ሓሳብ በገይሮም ኣብ ዝዕርቆም ሳተ ቅዳሴ ናይ ደቡብ ኮርያ ርእሰ ብሄር እውን ከምዝሓበረ ዜና ቫቲካን ኣፍሊጡ ናይ ካናት ጉዳይ ዝሓሊ ናይ ቅዱስ መንበር ዓለ ቤት ጽሕፈት ህየንተ ካርዲናል ላዛሩስ ዩ ሃንግሲክ ዕለት 4 ሰነ ስግረመናደቅ ሮማ ኣብ ዝርከብ ባዚሊካ ቅዱስ ጳውሎስ ኣብ ዝዕርቆም ሳተ ቅዳሴ ኣብ መንጎ ደቡብን ሰሜን ኮርያን ሰላምን ዕርቅን ክህሉ ከም ዝጸለዩ ዝሓበረ ዜና ቫቲካን ኣስዒቡ ኣብቲ መስዋተ ቅዳሴ ዝሓበረ ናይ ደቡብ ኮርያ ርእሰ ብሄር ሊዣይ ሚዮንገ ዕለት 15 ሰነ ኣብ ሃገረ ቫቲካን ወግዖም ምብፅሓ ከም ዘካየደን ምስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኢሎመንበር 14 እውን ከም ተራኸበ ኣፍሊጡ ካርዲናል ላዛሩስ ዩ ሃንግሲክ ኣብ ስብከቶም ኮርያ ንሰላም ዘተ ካብ ግጭት ዕርቂ ካብ ፅልኢ ምትእምማን ካብ ፍርሒ ከም ዝብርትዕ ክትምስክር ዘለዋ ተስፋ ገሊፆም ሓውሲ ደሴት ኮርያ ሕጂ እውን ናይ ምግምማዕ ቁስሊ ትፃወር ኣለ ኣሕዋትን ኣሓትን ክሳብ ሕጂ ተፈላለዮም ኣለዉ ካብዚ ዝዓቢ መከራ እንታይ እዩ ብዝኾነ ይኹን ምክንያት ካብ ሰላም ክንርሕቕ ኣይንኽእልን ኢና ሰላም ንምህናፅ ብሓባርን ብኩሉ ሓይልናን ገዛእ ርእስና ኣብ ምውፋይ ሓላፍነት ደው ንበል ርህራሒን ዓመፃን ሓሳብ ብንሓሳብ ምልውዋጥ ከዓ ንዘሎ ዘይተገዳስነት ክትክእ ኣለዎ ምስቲ ዘተ ዘይከኣል ኮይኑ ዝስማዓና ሰብ ከይተረፈ ክንትሰምዖ ፍቓዴና ንምዃን መገዲ ሰላም ዝኸፍት እዩ ካቶሊካዊት ቤተ ክርስቲያን ብርእሰ ሊቃነ ጳጳሳት ልዮን መበል 14 ተመሪሓ ክብረት ነፍስ ወከፍ ሰብኣዊ ሂወት ንምሕላውን ሰላም ዝመልኦ ዓለም ንምህናፅን ተልኡ ከዓ ንምፍፃም ደኺመ ከይበለት ትዓይ ኣላ ከም ዝበሉ ዜና ቫቲካን ኣፍሊጡ ሓቀይና ሰላም ይብሉ ካርዲናል ዩ ሃንግሲክ ግርጭት ዘይምህላው ጥራይ ዘይኮነስ ካብ ጭቡጥ ቃል ኪዳን ተወፋይነት ዝውለድ እዩ ማለት ቅኑዑን ክፉትን ዘተ ክብሪ ነፍሲ ወከፍ ሰብ ምኽባር ከምኡ እውን ኩነታት ናይቲ ካልእ ንምርዳእ ዝግበር ፃዕሪ እዩ ቋንቋ ፖለቲካን ስነሜዳዊ ክልኣዊ ርክብን ክፈላለየ ይኽእል እዩ ህወት ምሕላው ንሰብኣውነት ሰብ ንምግልጋልን ናይ ሓባር ጥቕሚ ንምድላይን ዘሎ ድሌት ግና ኩሉ ግዜ ብመንፈስ ወንጌል ክራኸብ ይኽእል እዩ ከም ዝበሉ ዜና ቫቲካን የመላኽት ካርዲናል ዩ ሃንግሲክ ኣስዒቦም ናይ ሎም ዓመት ካብ ዝኾነ እዋን ንላዕሊ ናይ ኣሕዋትን ኣሓትን ርህራሂ ዘድልያ ምዃኑ ደጋጊሞም ብመቀላሕ ኮይኑ ግና ርህራሄ ኣብ ዝርከበሉ ቦታ መብዛሕትኡ ግዜ ዘይምግዳስን ርእሰ ፍትወትን ንረክብ ዓመፅን ሓይልን እውን ከይተረፈን ርህራሄ ንምትካዕ ይቀላቀሉ እዮም ኣብ ማእከል እዚ ክውንነት እዚ ጎይታ ነቶም ግዳያት ዓመት ዝኾኑ ርህራሄ ዝመልኦ ልቢ ክህልወና ይፅዋዓና ቢሎም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ወርሒ ነሓሰ 2014 ዓመተ ምሕረት ናብ ደቡብ ኮርያ ኣብ ዝገበሩ ሃዋርያዊ ጉዕዞ መስሱ ስድራ ቤት ግዳያት ጀልባ ከም እተራኸቡን ብዓሚቕ ስቕታ ብፀሎት ብፍቕሪ ዝመልኦ ኣጠማምታ ድማ ንቓንዛኦም ተቐቢሎም ናቶም እውን ገይሮም እዮም ቤተ ክርስቲያን ምስ ደኻታትን ምስ ዝሳቀዩን ብሓባር እትመላለስ ቤተ ክርስቲያን ክትከውን ከም ዘለዋ ብጭቡጥ ኣርኦም እዮም ከም ዝበሉ ዜና ቫቲካን ይሕብር ካርዲናል ዩ ሃንግሲክ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 2014 ዓመተ ምሕረት ኣብ ደቡብ ኮርያ ዘካይዶ ሃዋርያዊ ጉዕዞ ዘዛዚሞም ናብ ሮማ ኣብ ዝተመለሱላ ንፋሪት እቲ ዝገበሮ ናይ ምፅንናዕ ምልክት ብፖለቲካዊ መገዲ ክትርጎም ይኽእል ድዩ ንዝብል ዘሰኒይዎም ካብ ዝነበሩ ጋዜጠናታት ዝቐረበሎም ሕቶ ብምዝካር ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ቅድሚ ሰብኣዊ መከራ ዝኾነ ይኹን ሰብ ገለልተይና ክኸውን ኣይክእልን እዩ ብምባል ንፁር መልሲ ከም ዝሃቡን እተን ቃላት ንሕብረተሰብ ኮርያ ዓሚቕ ምፅንናዕን ትብዓትን ኣምፅአን እየን መገዲ ወንጌልን ቤተ ክርስቲያን እትነብረሉ ኣገባብ ርህራሄን ኣብ ጎኒ እቶም ዝቆሰሉ ደው ምባል እምበር ምፍለላይ ምፍጣር ከም ዘይኮነ ጭቡጥ ምስክርነትን መዘኻኸርን ኮይኖም ኣገልጊሎም እዮም ከም ዝበሉ ዜና ቫቲካን ኣፍሊጡ ኣብ ደቡብ ሊባኖስ ንዝርከባ ሰለስተ ክርስትያናዊ ዓድታት ዘቕንዐ ሰብኣዊ ሓገዝ ዝፀዓን 45 ናይ ፅዕነት መካይን ብሰንኪ ኣብ መንጎ ሰራዊት እስራኤልን ሂዝቦላሕን ዝተካየደ ምልውዋጥ ተኽሲ መገደን ክቕይራ ከም እተገዳ ዜና ቫቲካን ኣፍሊጡ ኣብ ሊባኖስ ዝርከቡ ናይ ቅዱስ መንበር ሃዋርያ ልኡኽ ሊቀ ጳጳሳት ፓውሎ ቦርጃ ዝመርሕዎ ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያንን ካልኦት ካቶሊካውያን ትካላት ግብረሰናይን ዝተወደበ ናብ ዞባ ደቡብ ቄድሮስ ናብ ዝርከባ ሰለስተ ክርስትያ ዘመናዊ ዓድታት ዘቕንዐ ሰብኣዊ ቃፍ ላይ ዕለት 11 ሰነ ብሰንኪ ኣብ መንጎ እስራኤልን ሂዝቦላሕን ብዝተፈጥረ ምልዋ ተኽሲ መስመሩ ክቕይር ከም እተገደ ሊቀ ጳጳሳት ቦርጃ በዓሎም ንማዕከናት ዜና ኣብዛሕበ ጋዜጦም መግለፂ ሓቢሮም እተን ካብ ቤይሩት ብዋጋሕታት ዝተበገሳ 45 የፅዕነት መካይን ናብታ ካብ ጢሮስ ንሸናኽ ደቡብ እትርከብ ቁሸት ደበል ንምብፃሕ ኣብ ዝተቃረባሉ እዋን ዘጋጠመ ዕንቅፋት ምዃኑ እውን ኣፍሊጦም ምዝምልከቶም ኣካላት ተዋዲዱ ዝነበረ ሰብኣዊ ሓገዝ ብሰንኪ እቲ ዝተፈጥረ ዘይውሕስነት ከም እተሰናኸለ የረጋግፁ እተነ ናይ ፅዕነት መካይን ዝተፈላለየ ዓይነት ሰብኣዊ ሓገዛት ብፍላይ መግቢ ዝስተ ፅሩይ ማይ መድሓኒትን ነዳድን ፅዒነን ከም ዝነበራን ንሕዝቢ ደበል ጥራይ ዘይኮነስ ንካልኦት ክልተ ዓድታት ኣይን ኤበልን ርሜችን ዝተወደበ ከም ዝነበረን ኣብዚ እዋን እዚ ዘሎ ሕፅረት ቀረበ ኣብ ግምት ብምእታው ንናይ ውሽጢ ዓዲ ድኳናት ዝተሓስበ ኣቑሑት ኣብ ተመሳሳሊ እዋን ድማ ንሓረስቶትን መራብሒ ጥሪትን ዝኸውን ሓገዝ ፅዒነን ከም ዝነበራ ሊቀ ጳጳሳት ቦርጃን ዜና ቫቲካን ኣብ ዝሃቦ መግለፂ ይሕብሩ ከም ውፅኢቱ ድማ እቲ ቃፍ ላይ ብድሕሪት ተመሊሱ ፍፁም ዝተፈለየ መገዲ ክኽተል ከም እተገደ ብሰላም ንክጓዓዝ ድማ ሓድሽ ፍቃድ ክረክብ ነይርዎ እዚ ከምዚ ኢሉ እናሃለዎ ድሕሪ ናይ 10 ሰዓት ጉዕዞ ኣብ መወዳእታ ናብ ደበለ ከም ዝበፅሐ ሊቀ ጳጳሳት ቦርጃ ሓቢሮም እቲ ዝካየድ ዘሎ ወታደራዊ ስርሒታት ካብ ካልእ ክፋለ ሃገር ብኣድማዓ መገዲ ዝተነፀለ ዓድታት ሓገዝ ምብፃሕ ወሳኒ ከም ዝኾነን እቲ ዕላማ ናብቶም ከባቢታት ንምምላስ ምዃኑ ኣስሚሮም ኣብ ኩነታት ኩናት ኢና ዘሎና እንተኾነ ግን ንህዝቢ ንምሓጋዝ ዘሎና ተወፋይነት ክንቅፅሎ ኢና ኣብ ዝመፅእ ሰሙን ድሮ ካልእ ኣፍላይ ሰብኣዊ ሓገዝ ክህሉ እዩ ዝብል እምነት ኣሎኒ ኢሎም ምስ እዚ ተልእኾዚ ኩናት ካብ ዝጅምር ዝተፈፀመ መበል 17 ሰብኣዊ ቃፍላይን ዝተካየደ 3 ጉስነታዊ ምብፃሕን ናብ ደቡባዊ ሊባኖ ዘጠቃልል ኮይኑ ስለዚ እቲ ሰብኣዊ ሓገዝ ምብፃሕ ካብ ንዋታዊ ሓገዝ ንላዕሊ እዩ ብህላወና ንህላወ ርእሰ ሊቃነ ጳጳሳት ናይ ኩላይት ቤተ ክርስትያንን ኣብ ሊባኖስ እትርከብ ካቶሊካዊት ቤተ ክርስትያንን ነረጋግፅ ምክንያቱ ሰባት ብፍቅሪ ቤተ ክርስትያን ተሓቂፎም ዝርድኦ ዘለዎን ዝስናይን ዝፍቀርን ኮይኑ መታነ ክስምዖ እንክብሉ ሊቀ ጳጳሳት ቦርጃ ዝሃቦ ጋዜጣዊ መግለፂ ይዛዝሙ ሮሳ ሊቃነ ጳጳሳት ልዮን መበል 14 ሓድሽ ሕግታት ንጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ቆልዑ ከም ዘፅደቁን እዚ ድማ ቤተ ክርስትያን ትሕቲ ዕድመ ቆልዑ ንተቃላዕትን ሰባት ንምሕላው ዘለዋ ተወፋይነት ዘድልል ምዃኑ ዜና ቫቲካን ይሕብር ሰሊካን ጳጳሳት ልዮን መበል 14 ጳጳሳዊ ሽማግለ ሓለዋት ዕድ ዕድመ ቆልዑ ዝምራሓሉ ሓድሽ ሕጊ ኣፅዲቆም ነቲ ካብ 2015 ዝነበረ መርሕነት ሃዋርያዊ ቁዋም ስብኪ ወንጌለ መሰረት እቲ ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ቆልዑን ተቃላዕትን ዝትንክእ ዘቐመዎ ሓድሽ መራሕነት ን3ለስተ ዓመት ዘገልግል ምዃኑ ዕለት 13 ሰነ ብኢዶም ኣብ ዝፀሓፈዎ ሰነድ ወግዓዊ ከም ዝገበርዎ ናይ ቅዱስቲ መንበር ዜና ናይ ክፍሊ ማሕተምን መግለፂ ኣፍሊጡ እቲ ብናይ ቅዱስቲ መንበራ ና ፅሕፊ ካርዲናል ፔትሮ ፓሮሊን ዝተኸተመ ሰነድ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 እቲ ዕለት 20 ግንቦት 2026 ዓመተ ምሕረት ነቲ ናይ ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ቆልዑን ተቃላዕትን ኣባላት ተቐቢሎም ኣብ ዝስምዖም መደረ እቲ ሕጊ ምስ ዝፀደቐ ብቁልጡፍ ኣብ ግብሪ ክውዕል ዝብል ትእዛዝ ዘዘኻኽር እውን ምዃኑ ዜና ቫቲካን የመላኽት ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ቆልዑ ንሕትመት እቲ ሓድሽ ሕጊ ወግዓዊ ኣብ ዝገበረ ጋዜጦም መግለፂ እቲ ዝተመሓየሸ ሕጊ ኣብ መልእ ኩላይት ቤተ ክርስትያን ኣሰራርሓ ምሕላው ትሕቲ ዕድመ ቆልዑን ተቃላዕትን ኣብ መድንፋዕ ዘለዎ ተራ ዘሐይልን ምክልኻል ትሕቲ ዕድመ ቆልዑን ተነቀፍትን ኣብ ሂወትን መሓውራትን ቤተ ክርስትያን ምሉእ ብምሉእ ዝተዋህደደ ምዃኑ ከም እተሓበረን ሊቀ ጳጳሳት ቲቦል ቨርኒ ኣቦ መንበር ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ቆልዑ እቲ ሕጊ ንኣዝዮም ተቃላዕቲ ናይ ምሕላውን ምሕብሓብን ሓበራዊ ሓላፍነትና ኣብ ምዕማቕ ኣገዳሲ ስጉምቲ ዘመልክት እዩ ንግዳያት ወይ ዝደሓኑ መስማዕ ዘንፀባረቐ እዩ ንክኢላታት ምክልኻል ከምኡ እውን ንተመክሮ ናይቲ ከባቢ ኣብያተ ክርስትያን ምሕላው ድማ ማእከላይ ቀዳምነት ኮይኑ ከም ዝቕፅል ዘረጋግፅ እዩ እንክብሉ ከም ዘብርሁ ዜና ቫቲካን ኣፍሊጡ ብመሰረት እቲ ሽማግለ እቶም ዝተማሓሹ ሕግታት ዕማሙን ስርሒታዊ ኣድማዕነቱን ይሐይሉ قداين بهوات زطرفون حبريتا زهباق قبابات عب مقول لحزق تلكوينو تحققتات بتوصاخي نتي باباسوش ماقلم سكالوت لعلو تابايت صحفت كوريا رومانا زلو ركب ينات زركم اوان بدرجة عالم تحتات النت قلوس النت تبوق ناي مكل خالات سرارحان عب مدنفع زلو ترا يدل دل اتي باباسوش ماقل حلوات حدود مقالو عنتا قالحتن بقت تان رسالي كان باباسات ابتصاب يهب نتحت عد مقالوعون تأففت سبعتن كاب محسيتي بزعبا مكل خالد ما مغريهب اتي باباسوش ماقل حلوات حدود مقالوعو عب قوني ناي عنقص امنت زحالي ناي كدست منبر على بيت صحفت تمسرت سلزخونة مس ازل على بيت صحفت عب ملوات حبريتا ممعبال اقبابات مكل خال مدلاو عمتوت ابتصابن مالبات مقامن بقرباز تحبابر اون مقانو ابستو عبا قاجتو عمقلاتي كم التصمر اللو زينا فاتيكان افليتو اتيش ماقل ايما حدرن ايو انتاي داعا نا اقل قلوت كوريا نابقلايت بيتا كريستيان ممان راح يحقز كبابيو حلفناتن بقعاتن زي تفلاليو نايك دست منبر العلوات عبايت تصحفت بمصفح كابتي اتبا باساوش ماقل حلوات حتود مقالو عن تقالعاتن زقربو معباليطات ناي كبابي عبايتا كريستيانات عبما معبال ناي مكلخال معقفن مدنفاعن روغو اون تبتسحن سرعاتات تصبتصب كومو اون نقدات ويزدحانو زقبالو زي سمعون زي سنيون ناي مسمع معكلات كومو اون اقابي مستر ولك او مردعتان النحلوه زي قابرو زلقت صالي داقف قوليحو زرع اي مخانو ابتستو حبقاز دعم مقلاتي كم التسامرالو زينا فاتيكان يمالاخت باباسوش ماقل حلوات حد عد مقالو عن تقالعاتن زقربو عمتو تصبتصب بوليسيطاتن اقباباتن مقل خال بيتا كريستيان ناي مدلو حلفنت اون استبخيلو تصبتصب كابناي كدس منبر لعلوات اباي تصحفتن كوريا رومانان كبابياوي ابيتا كريستياناوي اكالاتن زراخبو عبركتو زد تقال الكوينو اب منغوس ترقاقص حقتاتن استعووجة السرارة حاز ترقب حابريتا سرعاتاوي قداتن لباواتاتن فليو بمقراب كونتات مكل خال اب كلاوي تبيتا كريستيان ملو سئلن مقراب زعلما ايو رسالي كان باباسات اليوم مبل عصر تربعته حلوات تعد مقلعون تقالعاتن سباتن مسرطاو حلافنت بيتا كريستيان مخان بتدقاقامي الرقاقي تقوم ايوم تستمحيش حقتات نزيك الكيدانن توفاينتن نزي داقيمو كم زرقاقتن عبما العالم نزكاي ديس عرطات مكل خال تعد مقلعون تقالعات سباتن عبما حيالن ناي كبابي ابيتا كريستيان مسناي زلو طلقو كم زدقفن اتي باباسوش ماقل حلوات حتود مقلعو نتاق على حتن السبات ابزحبو مقلتي يرقاقت كبراتن كبران سماعتنا سلامكت تالكم نمسقن ريتوخم اي فلينا نبل ناي لومي مدب فنونا ابزي الزازم ابنيت بحمد فنوك صابن الراقب بدحان سلامة سنحو يتبارك يسوس كريستوس لاوليتور يسوس كريستوس

voce Meronis re.

interrogate diligenter di

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎምዕለት 16 ሰነ 2016 ዓመተ ምሕረት መደብ ፈነወና ርሰሊቃነ ጳጳሳት ድንመበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ዘመሓላለፎ መልእኽቲ ክልኣው ርክብ ርእሰሊቃነ ጳጳሳት ምስ ናይ ሪፐብሊካዊት ኮርያ ርእሰ ብሄር ርሰሊቃነ ጳጳሳት ሊዮን ድማል ሶኒ ምስ ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ዘካየደዎ ርክብ ኣብ ራብዓይቲ ሰንበት ወርሒ ሓምለ 2016 ዓመተ ምሕረት ዝበዓል ሻድሻይ ዓለም ለኻዊ መዓልቲ ኣብ ሓጎታትንን ሓጎታትን ኣረጋውያንን ኣረጋውትን ርእሰሊቃነ ጳጳሳት ዘመሓላለፎ መልእኽቲ ርእሰሊቃነ ጳጳሳት ሊመበል 14 ንምእመናን ስርዓት ሲሮ ማላንካራ ኣብ ኤውሮፓ ተቐቢሎም ዝለገሶ ቃለ ምዕዳን ቅዱስቲ መንበር ብመገዲ ቤት ፅሕፈት ሃዋርያዊ ርሻታት ንዝሕደስ ፀዓት ዘማዕከለ ስምምዕ ከም ዝፈራረመት ሕቡራት መንግስታት ኣሜሪካን ኢራንን ኩናት ደው ንምባል ኣብ ስምምዕ ከም ዝበፅሐ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነውና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወልደን ንዕድም ሰላምታ ናይ ብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነውና ኣሰጋግረኩም ሰናይ ምክትታል። ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰሊቃነ ጳጳሳት ሊዮን መበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት ኣብ ዝብል ቁም ሓሳብ ብምስትንታን ክርስትያን ነቲ ማእከላይ ቦታ ድኻታት ዳግማይ ክረኽብዎን ንፍትሕን ምትሕግጋዝን ሰብኣዊ ክብርን ዘሎና ተወፋይነት ክንምርምርን ይላበው። ርእሰሊቃነ ጳጳሳት ሊዮን ነቲ ዕለት 15 ሕዳር 2016 ዓመተ ምሕረት ዝኽበር ዓስራይ ዓለም ለኻዊ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት እዩ ዝብል ኣብ መዝሙረ ዳዊት ምዕራፍ 14 ዘሎ ቃል ኣምላኽ ብምስትንታን እታ ኣብ ኢየሩሳሌም ዝነበረት ቤተ መቕደስ ምስ ዓነወት በቲ ሽዑኡ ተፈጢሩ ብዝነበረ ኩነታት እቶም ህዝቢ ህላዊ ኣምላኽ ዝተነፍጉ ኮይኑ ከም እተሰምዖምን ቅድሚ ሕጂ ተረኣዩ ዘይፈለጥ ስጋውን ግብረ ገባውን ፀበባ ኣብ ዘሕለፍሉ እዋን ከም እተፃሕፈ ኣብሪሆም ኣብቲ ዕለት 13 ሰነ ኣብ ዓመታዊ ክብሮ በዓል ቅዱስ ኣንቶኒ ዘፓዶቫ ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ወግዓዊ ኣብ ዝገበርዎ መልእኽቲ መዝሙረ ዳዊት ምዕራፍ 14 ንነፍስ ወከፍ ወለዶ ዝዛረበ ምዃኑ የስተብህሉ። እቲ ኣብ መዝሙረ ዳዊት ምዕራፍ 14 መእተዊ ዘሎ ጥቕስታት ኣብ መንጎ እቶም ብጥበብ ዝነብሩን እቶም ካብ ርእሶም ዝዓቢ ከም ዘየልቦን ገይሮም ዝመላለሱ ፍልልይ ከም ዘሎ ዝሕብር ምዃኑ ይገልጹ። እቲ ዘሕዝን ግና ሎሚ እውን እንተኾነ ብሰንጊ ዕቡይ ብልሽውና ዝመፅእ ማሕበራዊ ምጉዳል ፍትሒ ኣስፋፊሑ ከም ዘሎ ንርኢ ኣሎና። እዚ ከዓ ዝሕዝን እኳ እንተኾነ ኣድልዎ እውን እዩ እንክብሉ የስተብህሉ። ርእሰሊቃነ ጳጳሳት ሊዮን መበል 14 ኣስዕብ ኣቢሎም ሳዕቤናት መብዛሕትኡ ግዜ ኣብቶም ኣብ ብዙሓት ሕብረተሰባት ቁፅሮም እናወሰኸ ዝኸይድ ዘሎ ድኻታት ከም ዝወደቐ ኣጉሊሖም ኢተረክቦተ እግዚኣብሄር ንሰባት ንሓድሕዶም ከም ዝከባበሩ ኣይገብሮምን እዩ። የግዳስ ንርክባቶም ንሓድሕዶም ኣብ ምቁፅፃርን ዕብለላን እዩ ዘእትዎ። ኣውያት ድኻታት መብዛሕትኡ ግዜ ብብዙሕ ረቂቕ ስልትታት ዝዕበስ ምዃኑን ከምኡ እውን ብእደ ጥበብ እተራቅ ዓለም ጽልኢ ክጋደድን ዘይምግዳስ ከደልድልን ዝኽእል ምዃኑ ኣጠንቂቖም ድኻታት ናብ ኣምላኽ ካብ ምእዋይ ሓሊፎም ካልእ ኣማራፂ የብሎምን። ኣምላኽ እሙንን ብምሕረቱ ሃብታምን ስለ ዝኾነ ብኣኡ ከም ዝስምዑ ርግፀናታት እዮም። በቲ መሰረታዊ ነገራት ስለ ዝነብሩ መብዛሕትኡ ግዜ ካብ ካልኦት ንላዕሊ ኣድላይ ዝኾነ ነገር ናይ ምስትውዓል ክእለት ዘለዎም እዮም ዝኾኑ። በዚ ምኽንያት እዚ ከዓ ብፍላይ ንኣምላኽ ከም መዕቆቢኦም ገይሮም ኣፍልጦ ክህቡን ኣብ ፍትሑ ተስፋ ክገብሩን ተኽእሎ ይህልዎም። ቅዱስነቶም ኣብ መልእኽቶም ብዛዕባ ዘመናዊ ድኽነት ክሓስቡን ከለዉ ኣብዚ ግዜና ዘለዉ ድኻታት እተረስዑን እተገለሉን እዮም። እንጌራ ጥራይ ዘይኮነስ ድምፅን ወጅህን እውን ዝተዘምቱ እያቶም። ነዚ ኣብ ግምት ብምእታው ብፍላይ ብክርስትያንን ብቤተ ክርስትያንን ኣቢሎም ምስ ክርስቶስ ክራኸቡ ድማ ጸሎቶም ምዃኑ ኣረጋጊጾም ኣብኡ ድማ እንጌራን ዕርክነትን ዝህብ ኢየሱስ እዩ። ብርሃን የምፅእ ኣድማስ ተስፋ ድማ ይኸፍት ንነፍስ ወከፍ ሰብ ብስሙ ይጽውዖን ንዅላቶም ከዓ ክብሪ ይመልሰሎም ርእሰ ሊቃነ ጳጳሳታት ስዒቦም ክርስቲያን ኣብ ኣምላኽ ክዕቆቡ ጥራይ ዘይኮነስ ንድኻታት ምዕቆቡ ክኾኑ እውን ከም እተፀውዑ ብምጉላሕ ክርስቲያኖም ማሕበረሰብ ነቶም ሎሚ ኣብ ኣፍደገ ደው ኢሎም ዘለዉ ብዙሓት ኣብ መካበብያ ዕፅዋት ብምዃን ግዲእ ዘይብሎም ኮይኖም ክፀንሑ ኣይክእሉን እዮም ይብሉ። ቅዱስ ኣጎስጢኖስ ብዛዕባ ምሳሌ ሃብታምን ድኻ ኣልዓዛርና ማእኪሉ ዝሃቦ ትንታነይ ቅዱስነቶም ኣብ መልእኽቶም ብምዝካር ምእመናን ናይ ገዛእ ርእሶም ህወትን ቀዳምነታትን ክምርምሩ ይዕድሙ። ሃዋርያም ምዕዳን ኣነ ኣፍቀርኩከ ኣምላኽ ንድኻታት ከም ዝመርፅ እዩ ዘርኢ፣ ከምኡ እውን ቤተ ክርስቲያን ንናኣሽቱ ቦታ እትህብን ምስ ድኻታት ድኻ ብምዃን እትመላለሱን ቤተ ክርስቲያን ጽድቅታት ክትከውን ኣለዋ። ርእሰ ሊቃነ ጳጳሳት ኣብ መዛዘም መልእኽቶም ሎሚ እውን እንተኾነ ብዛዕባ ኦም ጥራይ ኣብ ክንዲ ምዝራብ ንገዛእ ርእስና ኣብ ጫማ ድኻታት ብምእታው ተመሳሳሊ ሓጎስ ክንረክበ ከም እንኽእል ክንምስክር ንደሊ ኢና ቢሎም ኣስራይ ዓለምለኻዊ መዓልቲ ድኻታት ንክርስቲያን ወጅሂ እቶም ኣብ ኣምላኽ ዕቁባ ዝደልዩን ኣብ ማሕበረሰብና ከም ቤቶም ኮይኖም ክስምዖም ዝደልዩ ብዙሓት ኣሕዋትን ኣሓትን እንደገና ንኽረኽቡ ዝሕግዞም ከም ዝኸውን ዘለዎም ተስፋ ይገልጹ። ርእሰ ሊቃነ ጳጳሳት ልንመበል 14 ዕለት 15 ሰነ ቅድሚ ፍርቀ መዓልቲ ንወግዓዊ ምብፃሕ ሃገር ቫቲካን ንዝኣተወ ናይ ሪፐብሊካዊት ደቡብ ኮርያ ርእሰ ብሄር ሊጃይ ሚዮንግ ተቐቢሎም ከም ዘዘራረቡን ካብ ቅዱስነቶም ተሰናቢቱ ምስ ናይ ቅዱስ መንበሮና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተራኸበን ብዛዕባ እቲ ኣብ መንጎ ክልቲአን ሃገራት ዘሎ ሰናይ ርክብ ከም እተመያየጡ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ዕለት 15 ሰነ ቅድሚ ፍርቀ መዓልቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንወግዓዊ ምብፃሕ ሃገር ቫቲካን ንዝኣተወ ናይ ሪፐብሊካዊት ኮርያ ርእሰ ብሄር ሊጃይ ሙዮንግ ኣብ ሃዋርያም መንበሮም ተቐቢሎም ከም ዘዘራረቡ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣስዒቡ። ርእሰ ብሄር ጃይ ሙዮንግ ካብ ቅዱስነቶም ተሰናቢቱ ብናይ ቅዱስቲ መንበር ዋና ፀሓፊ ጉዳያት ርክብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ምዝተሰነዩ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተራኸቡን ኣብዚ ዳሕርዋይ ርክብ እዚ ብዛዕባ እቲ ቅድሚ 63 ዓመት ብትኽክል ኣብ 1963 ዓመተ ምሕረት ዝተበገሰ ክልያዊ ርክብ ብቅዱስቲ መንበረን ሪፐብሊክ ኮርያን ዘሎ ሰናይ ዝምድና ብምዝካር ከም እተመያየጡን ካብ ሽዑ ጀሚረን እዘን ክልተ ሃገራት ንዝጥብቂ ክልያዊ ዝምድና ዓቂበን ከም ዝርከባ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ክልተ ግዜ ኣብ 1984 ኣብ 1989 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ድማ ኣብ 2014 ዓመተ ምሕረት ብምኽንያት ሻድሻይ ኣህጉራዊ ቀነ መንእስያት እስያ ኣብቲ ሃገር ምብፃሕ ከም ዘካይዱ እውን ኣዘኻኺሩ ናይ ቅዱስ መንበራና ፀሓፊ ካርዲናል ፓሮሊንን ርእሰ ብሄር ሪፐብሊካዊት ኮርያ ጃይ ሙዮንግ ኣብቲ ከባቢ ካቶሊካዊት ቤተ ክርስቲያን ኣብ ሕብረተሰብ ኮርያ ብፍላይ ኣብ ዓውድታት ትምህርትን ማሕበራዊ ድሕንነትን እተቕርቦ እወታዊ ኣበርክቶ ከምኡ እውን ብዛዕባ ኣብ 2027 ዓመተ ምሕረት ኣብ ደቡብ ኮርያ ዝካየድ ዓለም ሓቆፍ ቅነ መንእሰያትን ንገለ መዳያት ዞባውን ኣህጉራውን ኩነታት ኣማእኪሎም እውን ከም እተመያየጡ የመላኽት። እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማልሶኑይ ምስ ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ተራኺቦም እቲ ትካል ንዝተቃልዑ ህዝብታት ንምሕጋዝ ንዝገብሮ ስራሕ ብምምስጋን ኣብዛ ገና ብምግምማዕን ግጭትን ዝቆሰለት ዓለም ዘለናዮ ዘመን ዘርእስቲ ውሳነ ካልኣይ ጉባኤ ቫቲካን ካብ ሕሉፍ ዘይምርዳእ ወፂኢና ናብ ምትሕበባርን ሓባራዊ ረብሓ ክንሰጋገር ዝፅውዓና ምዃኑ የጉልሑ። ዘሎናዮ ዘመን ዘርእስቱ ውሳነ ካልኣይ ጉባኤ ቫቲካን ንባሕርያዊ ክብሪ ኩሎም ደቂ ተባዕትዮን ደቂ ኣንስትዮን ምግንዛብ ኣንጸርጸረ ሰማውነት ጽኑዕ መርገጽ ብምውሳድ ቤተ ክርስቲያን ብሰንኪ ዓሌት ሕብሪ ኩነታት ህይወት ወይ ሃይማኖት ንኹሉ ዓይነት ኣድልዎ ወይ ምግፋዕ ከም እትነጽግ ኣዊጃ እንክብሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 15 ሰነ ቅድሚ ፍርቅ መዓልቲ ኣብ ሃገረ ቫቲካን ወከልቲ ፌደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ተቐቢሎም ኣብዚ ዘስምዖም መደረ ከም ዘዘኻኽሩ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና እቲ ትካል ኣብ ኒውዮርክ እስራኤል ከምኡውን ኣብ ልዕሊ 70 ካልኦት ሃገራት ንድኻታት ስደተኛታት ኣረጋውያንን ስንኩላንን ሓዊስካ ነቲ ኣፈፍቲ ክፍል ሕብረተሰብ ሰብኣዊ ረድኤትን ማሕበራዊ ኣገልግሎትን ብምሃብ ከም መጋበሪ ዓለምለኻዊ ግብረ ሰናይ ኣይሁድ ኮይኑ የገልግል ከም ዘሎ ብምዝካር እዚ ፃዕርታት እዚ ንሰብኣዊ ክብርን ሕውነትን ንፁር ኣፍልጦ ማሃብ ዘንፀባረቐ እዩ። እዚ ድማ ምስቲ ቤተ ክርስቲያን ንውሁድ ሰብኣዊ ምዕባል ዘለዋ ቆራፅነትን ንብፅዓይና ንምፍቃር ዘለዋ ፃውዒትን ዝሰማማዐ እዩ ቢሎም እዚ ሓበራዊ ተወፋይነት እዚ ነቲ ኣብ መንጎ ክርስቲያንን ኣይሁድን ዘሎ ሓበራዊ ታሪክን ኣብ ኣብርሃምን ይስሓቅን ያዕቆብን ዮሴፍን ዘሎ መንፈሳዊ መበቀሎም ኣብ ግምት ብምእታው ፍሉይ ትርጉም ከም ዘለዎ ድማ የስተብህሉ። ቅዱስ ኣቦና ነቲ ኣብ 1965 ዓመተ ምሕረት ዝወፀ ዘሎናዮ ዘመን ዘርእስቱ ታሪኻዊ ኣዋጅ ካልኣይ ጉባኤ ቫቲካን ብዛዕባ ርክብ ቤተ ክርስቲያን ምስ ዘይ ክርስቲያን እምነታት ዝዛረብ ኣብ ዝሓለፈ ዓመት መበል 60 ዓመት ዘቑፀረ ኣብ ግምት ብምእታው እዚ ሰነድ እዚ ሓድሽ ምርኻብን ኣኽብሮትን መንፈሳዊ እንግዶትን ከም ዝኸፈ ተገሊፆም ገለ ካብዚ ድማ ናይ ሓንቲ ሰብኣዊ ስድራ ቤት ናይ ምዃንና ሓቂ የረጋግፅ ፀረ ሰማዊ ነትን ኩሉ ኣድልዎ ወይ ዓመፅ ብምክንያት ዓለይቲ ሕብሪ ኩነታት ሂወት ወይ ሃይማኖት ይኹንን እንክብሉ እያብርሁ ርእሰ ሊቃነ ጳጳሳት ልዮን ኣብዛ ገና ብምግምማዕን ግጭትን ዝቆሰለት ዓለም ካብቲ ዝሓለፈ ዘይምርድዳእ ሓሊፍና ንሓባራዊ ረብሓ ናብ ምትሕብባር ክንሰግር ንፅዋዐ እንክብሉ ኣጉሊሖም በዚ ስምዒት እዚ ንድኻታትን እተገለሉን ሓይሊ ዘይብሎምን ዝቐርብ ኣገልግሎት ነቲ ቅዱስ ንምኽባር ዘኽእል መጋበርያ እዩ ቢሎም ብኣኣቶም ኣቢሉ መለኮታዊ ድምፂ ይዛረበና ከም ዘሎ ድማ ኣስተብሂሎም ንድኻታትን ንፅጉማትን ንመ ሕጋዝ ጽልእን ዘይተፃዋርነትን ንምቅላስ ከምኡውን ንኩሉ ዝሓሸት ዓለም ንምኽናት ዝገብርዎ ወፈያ ኣመስጊኖም ተልእኾኹም ዘተ የደልድል ሓበራዊ ምርድዳ ኣዕሚቑ ከምኡውን ነቲ ኣብ ዓለምና ኣዝዩ ኣድላይ ዝኾነ ሰላም ኣበርክቶ ዝገብር እዩ እንክብሉ መደርኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ኣብ ራብዒቲ ሰንበት ወርሒ ሓምለ 2026 ዓመተ ምሕረት ዝበዓል ሻድሻይ ዓለምለኻዊ መዓልቲ ኣብ ሓጎታትን እናሓጎታትን ኣረጋውያንን ኣረጋውትን ርእሰ ሊቃነ ጳጳሳት ልዮን መበል 14 ፈፂመ ኣይክርስዓካን እየ ብዝብል ኣርእስቲ ዘመሓላለፎ መልእኽቲ ዕለት 15 ሰነ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ወግዓዊ ከም ዝገበሮ ዜና ቫቲካን ኣፍሊጡ። እግዚኣብሄር ብነቢ ኢሳያስ ኣቢሉ ንሓደ ካባና ፈፂሙ እንሆ ኣብ ኢደይ ወቂጠካ ኣለኹ ቁፅርታትካ ድማ ኩሉ ግዜ ኣብ ቅድሚ ዓይነይ እዩ እንክብል ከምዘይርስዑ ቃል ይኣቱ ከምኡውን ፍቕሩ ካብ ፍቕሪ ኣደን ውላዳ ከምዝዓቢ እውን የረጋግፀልና። እዚ ዘፀናንዕ መዘኻኽር እዚ ኣብቲ ርእሰ ሊቃነ ጳጳሳት ልመበል 14 ኣብቲ ኣብ ራብዓይ ሰንበት ወርሒ ሓምለ 2026 ዓመተ ምሕረት ንበዓል ሻድሻይ ዓለም ሓቆፍ መዓልቲ ኣብ ሓጎታትን እናሓጎታትን ኣረጋውያንን ኣረጋውትን ፈፂመ ኣይክርስዓኩምን እየ ብዝብል ኣርእስቲ ኣብ ዘመሓላለፎ መልእኽቲ የጉልሑ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ጥቕሲ እቲ ነቢ ኢሳያስ ኣምላኽ ንነፍሲ ወከፍ ሰብ ብውልቅን ህዝብን ብሓፈሻ ዘረጋግፁ ናይ ቅርበትን ፅዑቕን ርክብ ሎም እውን እንተኾነ ንዘን ቃላት እዚኣተን ንነፍሲ ወከፍና ዝምልከት ምዃኑ ብምስትውዓል ክነንብቦ ንኽእል ኢና እንክብሉ እያብርሁ። ቅዱስ ኣቦና እዘን ምፅንናዕን ተስፋን ዝመልአነ ቃላት ነቲ እግዚኣብሄር ጠንጢኑኒ እዩ ጎይታ ረሲዑኒ እዩ ዝብል ንልቢ ዘጨንቕ ስምዒት መልሲ ምዃንን ብምምልካት ብዙሓት ብዕድመ ዝደፍኡ ሰባት ብፍላይ ፅሟም ዝስምዖም ወይ ሓደሓደ ግዜ ኣብ ዓራት ወይ ኣብ ሕማም ዝርከቡ ናብ ቁፅሪ ብምውራድ ዝርስዑ ምዃኖም ኣፍልጦ ብምሃብ ዓለምለኻዊ መዓልቲ እናሓጎታትን ኣባሓጎታትን ኣረጋውያንን ኣረጋውትን ምብዓል ቤተ ክርስቲያን ኣደ ኩሉ ሰብ ክትከውን ከም እተፀውዐት ኣብ ዝኾነ ይኹን ዕድመ ድማ ወትሩ ንገዛእ ኣርእስና ከም ኣወዳትን ኣዋልድን ኣምላኽ ኣፍልጦ ክንህበሉ ንኽእል ኢና ብምባል የጉልሑ። ቅዱስ ኣቦና ንኩሉ ሰብ ብፍላይ ድማ ነቶም መንእሰያት እቲ ፅቡቅ ልምዲ ዳግማይ ንኸተበራብሩ ንብሓጎታትን እናሓጎታትን ኣረጋውያንን ኣረጋውትን ኣዝማዶምን ዋላ ንቶም ዝበፅሕዎም ዘይብሎም ሰባትን ክበፅሑ ዓዲሞም በዚ መልእኽትን ብህላወይኹምን ኣቢል ኣሊኹም ናይ ርእሰ ሊቃነ ጳጳሳት ጥቡቕ ቅርበትን ፍቕርን ኣቕርብሎም ነቶም ዘፍቅርዎምን ለውኻትን ፍቕርን ካቕርቡ ፀውዒት ኣቕሪቦም ቤተ ክርስትያን መከረ ኣረጋውያን ኣባላት ከም እትርዳእ ደጊሞም ብምርግጋፅ ከምቲ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ዝበሎ ተቐበልቲ ናይ ኣምላኽ ዘእይመውት ፍቕሪ ምዃንና ዋላ ጸልማት ክምለስን ከሎ ወትሩ ኣዕንቱ ይኸፍተልና ኣቦና ምዃኑ ካብኡ ንላዕሊ ድማ ኣዴና ምዃኑ ምፍላጥ ሓጎስ እዩ ኣብ ዝኾነ ዕድመ ብፍላይ ብዕድመ ኣብ ዝደፋኣናሉ እዋን ሓጎስ እዩ ይብሉ ርእሰ ሊቃነ ጳጳሳት። ከምዚ ዓይነት ኣተሓሳስባ ብባሕርያዊ መገዲ እኳ እንተዘይመፀ ኣብ ግዜ እርጋን እውን እንተኾነ ውላድ ምዃንና ዘቋርፅ ኣይኮነን። ናብ ሕቕፊ ኣምላኽ ንምምላስ ዝቐረበ ፀውዒት ኣብ ዝኾነ ይኹን ዕድመ ብቑዕ ምዃኑ ገሊፆም ብዙሓት ሰባት ለውሓት ኣምላኽ ክረኽቡ እንከለዉ ኣብ ምሉእ ህወቶም ኣረ ሓደ ግዜ እውን ኣብ ናይ መወዳእታ ደረጃ ህወቶም ዝፍፀም ክኸውን ከም ዝኽእል ድማ የዘኻኽሩ። ርእሰ ሊቃነ ጳጳሳት ልዮን ሎሚ ካብ ቀደም ንላዕሊ ሓቀይና ናይ እምነት ተመክሮ ከይገበርካ ናብ እርጋን ምብፃሕ ልሙድ ኮይኑ ከም ዘሎ ተዓዚቦም እዝናሓለወ ክነሱ እግዚኣብሄር ክሳብ ሕጂ ወትሩ ቀረባና እዩ ናብኡ ምምላስ ንምጅማር ፈፂሙ ድንጉይ ክኸውን ኣይክእልን እዩ ንኩሉ ሰብ ኣብ ህያብ ክኸውን ይኽእል እዩ እንክብሉ የረጋግፁ። ተኣፋፍነት ኣይትፍርሑ። ኣብ እርጋን ሓደ ሰብ ኣዝዩ ተኣፋፍ ክኸውን ከም ዝኽእል ኣብ ተመሳሳሊ ግዜ ግን ክፅዋዕ ከም ዝኽእል ኣመልኪቶም ሰብ ብሓቂ ኣብ ግዜ እርጋን ከም ብሓድሽ ክውለደ ከም ዝኽእል ኣስሚሮም ቅዱስ ኣቦና ኣብዚ ብዓመፅ ኩናትን ማሕበራዊ ዕግርግርን ኣዝዩ ዝለለይ እዋን ብዙሓት ደቂ ደቆም ዝዓብዩሉ ዓለም ከመይ ከም እትኸውን ከም ዝግረሙ ኣስተብሂሎም በዚ ድማ ኣረጋውያን ኣብ ቀረባ እዋን ሰላም ናብ ዓለም ምእንቲ ክማፅእ ብትግሃት ክጽልዩ ይላበው። ኣብ መወዳእታ ቅዱስ ኣቦና ንኩሎም ኣረጋውያን በብመዓልቲ ብጸሎቶም ብፍላይ ካብ ብጸሎት መቑፀርያ ስለ ዝድግፍዎም እንከመስግኑ ነዚ ምስጋና እዚ ካብ ብምዓሙቕ ልበይ ሞሳ ብምቕራብ እቲ ፈጺሙ ዘይርስዕና ጐይታ ወትሩ ብእምነትን ብተስፋን ብፍቕርን ይሓድሰና ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ኤውሮጳ ዝነብሩ ካቶሊካውያን ምእመናን ስርዓት ሲሎም ኣላንካራ ኣብ ባህላውን መንፈሳውን ውርሻታቶም ሱር ክሰዱን ቤተ ክርስትያኖም ንፅምብል መበል 100 ዓመት ኣብ እትዳልወሉ ዘላ እዋን ልኡኻት ተስፋ ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶኑይ ዕለት 15 ሰነ ነቶም ኣብ ኤውሮጳ ዝነብሩ ዘለዉ ምእመናን ስርዓት ሲሮም ኣላንካራ ካቶሊካዊት ቤተ ክርስትያን ካህናትን ሰብ ፉይ ህይወትን ኣብ ሃገረ ቫቲካን ተቐቢሎም ቃል ምዕዳን ኣካፈልዎም። ቅዱስነቶም ኣብቲ ዘካፈልዎም ቃል ምዕዳን መላእ ቤተ ክርስትያን ሲሎም ኣላንካራ ንመበል 100 ዓመት ፅምብል ኢዮቤልዩ ንምድላው ንብዙሕ ዓመታት ዝወሰደ መንፈሳዊ ጉዕዞ ሕዳሴ ከም ዝጀመረት እውን ገሊፆም። ቅዱስ ኣቦና ስዒቦም ነቲ ብ1932 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፒዮስ መበል 11 ተኣወጀ ሓዋርያዊ ቅዋም ክርስቶስ ጓሳን መስፍንን ዘርእስቱ ብምዝካር ንካህናትን ሰብፉይ ህይወትን ኣወዳትን ኣዋልድን ከምኡውን ንምእመናን ምስ ተኸታሊ ቅዱስ ጴጥሮስ ሕብረት ክገብሩ ዝመርሕዎም ክቡር ማር ኢቫንዩስን ማር ቴዎፊሎስን ዝሃብዎ ምስክርነት እውን ብምስጋና ዘከሩ። ርእሰ ሊቃነ ጳጳሳት ልዮን ኣብ መግለጺኦም ንማር ኢቫንዩስ ሓቀይና ጓሳ ከም ልበ ኢየሱስ ቢሎም ብምጽዋዕ ምልክት ሓድነትን ሕብረትን ከምኡውን ምንጪ ዕርቂ ኣብ ዓለም ንምዃን እተገልግል ሓድነት ዘለዋ ቤተ ክርስትያን ናይ ምርካብ ባህጊ ከም ዘንጸባረቑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ወሲኾም ማር ኢቫንዩስ መንሰይ ካህን ኣብ ዝነበረሉ እዋን እውን ከይተረፈ ካብ ዶባት ማሕበረሰቡ ወጻኢ ብምጥማት ነቲ ንመጀመርታ ግዜ ኣብ ህንዲ እተተኽለ ተልእኾ ወንጌላዊ ምንቅስቓስ ብስብከት ቅዱስ ቶማስ ሃዋርያ እንደገና ምሕዳሱ ኣድላይ ምዃኑ ኣፍልጦ ሂቦምሉ እዮም ክብሉ እውን መስከሩ። ብተወሳኺ እውን ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ዕዮ ወንጌላዊ ተልእኾ ብቓላት ጥራይ ዘይኮነስ ሰናይ ህይወትን ብሓቀኛ ግብረ ሰናይ ክፍጸም ከም ዘለዎ ተረዲእዎም ነበረ ክብሉ እውን መስከሩ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ልዮን ቤተ ክርስቲያን ሲሮም ኣላንካራ ብርሃን ወንጌላዊ ሓይልን ሃዋርያዊ ግብረ ሰናይን ኮይና ኣላ። ነቶም ኣብ ወሰን ሕብረተሰብ ዘለዉ እተገለሉ ሰባት ትምህርትን ማሕበራዊ ፍትሕን ምሉእ ሰብኣዊ ምዕባለን እውን ትገብር ኣላ በሉ። ካብ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ብምጥቃስ ድማ ክርስቶስ ንዅሉ ብሓይሊ ፍቕሩ ናብ ርእሱ ስለ ዝሰሓቦ ወንጌል ልዕሊ ዅሉ ብስሕበት ከም ዝዝርጋሕ ኣዘኻኺሮም ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እቲ እዛ ቤተ ክርስቲያን ካብ ህንዲ ወጻኢና ዓበየት እትኸደሉ ዘላ ህላወን ክገልጹ መንፈሳውን ሊጡርግያውን ውርሻ ምብራቃዊት ካቶሊካዊት ቤተ ክርስቲያን ብፍላይ ከኣ ኣብ መንጎቶም ኣብ ዲያስፖራ ዝርከቡ ምእመናን ምዕቃብ ኣድላይ ምዃኑ ኣጕልሑ ኣብ ሕቡራት መንግስታት ኣሜሪካ ኣብ ትሕቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ንምእመናን ሲርዮም ኣላንካራ ዝኸውን ሃዋርያዊ ኤዛርቅና ከም እተመስረተ ጸኒሑ ድማ ኣብ ትሕቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ከኣ ኣብ ካናዳ ናይ ሃዋርያዊ ጉስነት ኣገልግሎታት ከም ዘስፋሕፍሐ ዘከሩ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብ ወጻኢ ሃገራት ዝርከቡ ምእመናን እንክገልጹ ብፁእ ኣቡነ ማር ኦስታትዮስ ኣብ መላ ኤውሮጳ ንዝርከቡ ካቶሊካውያን ሲሮም ኣላንካራ ናይ መጀመርታ ምሉእ ሓዋርያዊ በጻሒ ክኾኑ ከም ዝሸምዎም እውን ገለጹ ተልእኾ እዞም ጳጳስ ንኹነታት ሃዋርያዊ ጉስነት ንምግምጋምን ጽኑዕን ነባርን መሰረታት ንምቋምን ንምሕጋዝን ምዃኑ እውን ገለጹ በዚ ከምዚ ድማ መጻኢ ወለዶታት ምስ ፍሉይ ልምድታቶም ብምትሕብባር ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘለዎም ዕርክነት ከደልድሉ ዘኽእሎም እዩ በሉ ርእሰ ሊቃነ ጳጳሳት ኣስዒቦም ላቲናውያን ጳጳሳት ንምብራቃውያን ካቶሊካውያን ስርዓቶም ንምዕቃብ ክድግፍዎም ዘኽእሎም መንገድታት ንምውሳን ክሕግዙ ከም ዝሕተቱ እውን ኣመልኪቶም ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ቃል ምዕዳኖም ምእመናን ብዛዕባ ክቡር መንነት ቤተ ክርስቲያን ሲርዮም ኣላንካራ ዝያዳ ኣፍልጦ ንኽህልዎምን ኣብ ናይ ቤተ ክርስቲያን ህይወት ብንጥፈት ክሳተፉን ኣተባብዕዎም ንዅሎም እቶም ኣባው እተረኽቡ ነጋድያን ድማ ነቲ ዝረኸብዎ ውርሻ ኣኽቢሮም እናረኣዩ ምስ ሊቃነ ጳጳሳቶምን ሲኖዶስ ጳጳሳትን ሓድነት ክህልዎም ተማሕጸንዎም ኣብ መወዳእታ ቅዱስ ኣቦና ቅዱስ ቶማስ ኣብ ሃዋርያዊ ማሕበረሰብ ድልዱል ተወፋይነት ዘለዎ ስድራ ቤት ክምስርቱ ከም ዘለዎም ስም ብምጥቃስ ኣብ ኣባይቶም ልቦምን ብፍላይ ከኣ ኣብ መንእሰያት ድልዱል እምነት ከማዕብሉ ጸልዮም ቅድስቲ መንበር ብመንገዲ ቤት ጽሕፈት ሓዋርያዊ ውርሻታትን ተቕዋም ሓውና ፀሓይን ከምኡውን ኤሲኤኢ ናይ ምርዳእ ስምምዓት ፈሪማ እዚ ድማ ንምሕደራ ሃገረ ቫቲካን ብዝሕደስ ፀዓት ኣቢልካ ዘድሊ ቀረብ ፀዓታዊ ሓይሊ ንምድንፋዕ ዝዓለመ ናይ ሕርሻ ፋብሪካ ንምምዕባል መደብ ዝገበረ እዩ ምምሕዳር ከተማ ቫቲካን ምምሕዳር ሃዋርያዊ ውርሻታት ቅድስቲ መንበርን ተቕዋም ሓውና ፀሓይ ከምኡውን ሓንቲ ካብተን ኣብ ኢጣልያ ዝርከባ ቀንዲ ትካላት ፀዓትን ማይን ዝኾነት ኤሲኢኤ ናይ ምርዳእ ስምምዕ ተፈራሪሞም ኣለዉ እቲ ስምምዕ ኣብ ሓደ ኣብ ጥቓ ከተማ ሮማ ዝርከብ ሳንታ ማርያ ዲ ጋለርያ ዝተሰምየ ካብ ግዝኣት ሃገረ ቫቲካን ወፃኢ ኣብ ዝርከብ ናይ ሕርሻ ፋብሪካ ንምምዕባል ዝዓለመ እውን እዩ ብዕለት 10 ሰነት ተፈረመ ስምምዕ ምምሕዳር ሓዋርያዊ ውርሻ ቅድስቲ መንበር ከምኡውን ብተቕዋም ሓውና ፀሓይ ኣቢሎም ንምምዕባል ዝተሓስበ ውጥን ኣብ መደብን ትግባርን ናይ ምትሕብባርን መሰረት የቕውም እዚ ተበግሶ እዚ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 1 ሰነ ብዝወፀ ናይ ኢድ ጽሑፍ ኣቢሉ ተቕዋም ሓውና ፀሓይ ዝተመስረተሉ እዩ እዚ ተቕዋም እዚ ነቲ ኣብ ጥቓ ሮማ ኣብ ዝርከብ ሳንታ ማርያ ዲ ጋለርያ ማእከል ፈነወ ሬድዮ ቫቲካን ሓይሊ ኤሌክትሪክ ንምምንጫው ጥራይ ዘይኮነስ ንምሕደራ ሃገረ ቫቲካን ዘድሊ ሓይሊ ፀዓት ንምምላእ እውን ዝዓለመ ውጥን ናይ ምቁፅጻር ሓላፍነት ተዋሂብዎ ኣሎ እቲ ናይ ሕርሻ ፋብሪካ ከኣ ምስታ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ተጻሕፈት ዓዋዲት መልእኽቲ ስቡህ ኣንተን ሃዋርያዊ ምዕዳን ይሴባህ እግዚኣብሔርን ከምኡውን ቅዱስነቶም ብዘለዎም ስልጣን ዝኣወጅዎ ሕጋዊ ሰነድ ሓውና ፀሓይ ተገሊጹ ኣሎ ኣከባብያዊ ስርዓት ብምዕቃብ ቀረብ ዝሕደስ ፀዓት ሕርሻዊ ንጥፈትን ከጣምር እዩ ቴክኒካዊ ሕልኽላኻት እትውጥን ኣብ ግምት ብምእታው ኤሲኢኤ ኣብ ፀዓት ኣከባብያዊ ማይ ከምኡውን ክኢላዊ ንጥፈታት ሕርሻ ብምክያድ ነቲ ተበግሶ ከደንፍዕ እዩ ሕጋዊ መሰረት ናይቲ ውጥን በቲ ኣብ መንጎ ሪፓብሊካዊት ሃገረ ኢጣልያን ቅድስቲ መንበርን ብዛዕባ ኣብ ሳንታ ማርያ ዲ ጋለርያ ዝርከብ ናይ ሕርሻ ፋብሪካ ብዕለት 31 ሓምለ 2025 እተፈረመ እሞ ኣብ ሚያዝያ 2026 ብኢጣልያ ዝጸደቐ ስምምዕ ተመስሪቱ እዩ ክካየድ ሕቡራት መንግስታት ኣሜሪካን ኢራንን ነቲ ኣብ መንጎአን ክቕጽል ዝጸንሐ ኩናት ደው ንምባል ኣብ ስምምዕ በጺሐን እዚ ድማ እታ ከም መንጎይና ኮይና ክትዓይ ዝጸንሐት ሃገረ ፓኪስታን ኣብዚ ሰሙን እዚ ኣብ ሃገረ ስዊዘርላንድ ክታመን ከምብራ ከም ምዃነን ትገልጽ حبرات منغستات امريكان ايرانن نت كوينات دون مبال ابسم معبص حين كتبل بمغلاص اتا كم مونغوينا كوينا قتعيز صنحت هاجر باكستان زمص زلو عربي اب هاجر سويسرلاند بوقعي كتامن كم برا كم مخانن ون تملكت رسابي هير دونالد ترامب كم زغلصو اتسمم نت وغ كابز جمر اتحيزو نو واشنطن قند طلب زنبره وشمت هرموز اندغنان مخفات زتقال المخانو عملكيتو اب تهران دما مختل منيستر قدايات وصايه تهاجر امنغستاو تلفزيون اب زهابو مغلصي اتسمم كم ترغاغصه افليتو لعلواي وتهدراو مراحي هاجر ايران جن اتوصيت كم عوتو تهاجر غيرو غليص ويركبالو هاجر باكستان بوغنا اتسمم كم زتبصح زحلفه سنبت مشات افليتا اتسمم اب كله جمبارات انتلاي اب ليبانوس زغبر زلو وتهدراو نطفاتاتون دو كم زبل غليصا هاجر اسرائيل جن كساب حج وقعو ملسي اي هابتن يخون امبر منيستر مكلخال اسرائيل كاتز تمالسوني اب زهابو مغلصي حيلتات مكلخال اسرائيل اب ليبانوس بزيناي غزي قيدتات هلاو ام كبقع كم زحاسبو بمغلاص اتز صفحه ناي تخصي مقراص وعل انهالو كنسو اسرائيل اب ليبانوس تغبرو زلا وتهدراو نطفاتات كتكصل مخانا عملكيتو بتوقع بعلات إسرائيل شمون تلقاتي دحر مخصاتو حبرات منقصات أمريكان إسرائيلن أم لا هجر إيران أب زركب إلى ماتات مسدب دبا تهران دما بوغنا أب لعل إسرائيلن أب كبابي أزركب هجرات مالت مع عسكرات حبرات منقصات أمريكا زركب لن هجراتن دب دبات ميسائل بمفناون متقعتتات بمكيادن حين خطفة دي ترخبت اتقجت بغلطوف بمسفح فاحو دما كالوت زباويان تساتفتوين بمسحاب زي سفحة قجت كي يخطل سقاطات نيروويو مس قرباب التهاجرات وشمت عرب ابز اوان زي هاجر ايران ديبلوماسياوي اكالاتن افوي تازفت تركونتات كبلو غليز اموو اللو نكسنات امارات قطرن سعود عربن ابتخوينات بمسايلات هاجر ايران توقعينيين سبا سلطان التزوبا دما نسامونات زا اكل اتقجت دو كبل تاوعيد كاقربو تانيحو مالو منيستر قدايات وصاي هاقر قبسي نتسمم عزيو اقر داسم عبالي كبل يصوعو ازا سمم عزي عما اكلاي مبراقن وصاين دحنناتن رقاعتن نمملاس كحقز مخانوون زلوو تسفا قليزو عداقاتات اوروبا نتبزعبا زا سمم عزقال زيناتات اوان تاو ملاش هبنالو يركبا አክሲዮናት ዕዳጋ ድማ ካብቲ ማለሶኑ ይጀምሩ ክብክብል ይረአ አሎ ናይ ጀርመን DX ከምኡውን ናይ ፈረንሳይ CAC 4 ብሓደ ነጥብ 7 ሚታዊት ክብሉ ይርከብ ከመይሲ ወፍርታት ናይ ምንካይ ምልክታት ብጽቡቕ ስለዝተቀበልዎ እዩ ዝነበረ
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ

0: ክቡራትን ክቡራን ሰማዕትና ካብ ብዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 16 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ድንመበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ዘመሓላለፎ መልእኽቲ ክልያው ርክብ ርእሰ ሊቃነ ጳጳሳት ምስ ናይ ሪፐብሊካዊት ኮርያ ርእሰ ብሄር ርእሰ ሊቃነ ጳጳሳት ሊዮን ትማልስ ሶኑይ ምስ ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ዘካየደዎ ርክብ ኣብ ራብዓይቲ ሰንበት ወርሒ ሓምለ 2026 ዓመተ ምሕረት ዝበዓል ሻድሻይ ዓለም ለኻዊ መዓልቲ ኣብ ሓጎታትን ንሓጎታትን ኣረጋውያንን ኣረጋውትን ርእሰ ሊቃነ ጳጳሳት ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንምእመናን ስርዓት ሲሮማላንካራ ኣብ ኤውሮፓ ተቐቢሎም ዝለገሶ ቃለ ምዕዳን ቅዱስቲ መንበር ብመገዲ ቤት ፅሕፈት ሃዋርያዊ ርሻታት ንዝሕደስ ፀዓት ዘማዕከለ ስምምዕ ከም ዝፈራረመት ሕቡራት መንግስታት ኣሜሪካን ኢራንን ኩናት ደው ንምባል ኣብ ስምምዕ ከም ዝበፅሐ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ብዜና ቫቲካና ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተ ወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት ኣብ ዝብል ቁም ሓሳብ ብምስትንታን ክርስትያን ነቲ ማእከላይ ቦታ ድኻታት ዳግማይ ክረኽብዎን ንፍትሕን ምትሕግጋዝን ሰብኣዊ ክብርን ዘሎና ተወፋይነት ክንምርምርን ይላበው። ርእሰ ሊቃነ ጳጳሳት ሊዮን ነቲ ዕለት 15 ሕዳር 2026 ዓመተ ምሕረት ዝኽበር ዓስራይ ዓለም ለኻዊ መዓልቲ ድኻታት ኣብ ዘመሓላለፎ መልእኽቲ እግዚኣብሄር መዕቆቢ ድኻታት እዩ ዝብል ኣብ መዝሙረ ዳዊት ምዕራፍ 14 ዘሎ ቃል ኣምላኽ ብምስትንታን እታ ኣብ ኢየሩሳሌም ዝነበረት ቤተ መቕደስ ምስ ዓነወት በቲ ሽዑኡ ተፈጢሩ ብዝነበረ ኩነታት እቶም ህዝቢ ህላዊ ኣምላኽ ዝተነፍጉ ኮይኑ ከም እተሰምዖምን ቅድሚ ሕጂ ተረኣዩ ዘይፈለጥ ስጋውን ግብረ ገባውን ፀበባ ኣብ ዘሕለፍሉ እዋን ከም እተፃሕፈ ኣብሪሆም ኣብቲ ዕለት 13 ሰነ ኣብ ዓመታዊ ክብሮ በዓል ቅዱስ ኣንቶኒ ዘፓዶቫ ንዓስራይ ዓለም ሓቁፍ መዓልቲ ድኻታት ወግዓዊ ኣብ ዝገበረዎ መልእኽቲ መዝሙረ ዳዊት ምዕራፍ 14 ንነፍሶ ከፈለዶ ዝዛረብ ምዃኑ የስተብህሉ። እቲ ኣብ መዝሙረ ዳዊት ምዕራፍ 14 መእተው ዘሎ ጥቕስታት ኣብ መንጎ እቶም ብጥበብ ዝነብሩን እቶም ካብ ርእሶም ዝዓቢ ከም ዘየልቦን ገይሮም ዝመላለሱ ፍልልይ ከም ዘሎ ዝሕብር ምዃኑ ይገልጹ። እቲ ዘሕዝን ግና ሎሚ እውን እንተኾነ ብሰንጊ ዕቡይ ብልሽውና ዝመፅእ ማሕበራዊ ምጉዳል ፍትሒ ኣስፋፍሒሁ ከም ዘሎ ንርኢ ኣሎና። እዚ ከዓ ዝሕዝን እኳ እንተኾነ ኣድልዎ እውን እዩ እንክብሉ የስተብህሉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣስዕበ ኣቢሎም ሳዕቤናት መብዛሕትኡ ግዜ ኣብቶም ኣብ ብዙሓት ሕብረተሰባት ቁፅሮም እናወሰኸ ዝኸይድ ዘሎ ድኻታት ከም ዝወደቐ ኣጉሊሖም ኢተረክቦተ እግዚኣብሄር ንሰባት ንሓድሕዶም ከም ዝከባበሩ ኣይገብሮምን እዩ። የግዳስ ንርክባቶም ንሓድሕዶም ኣብ ምቁፅፃርን ዕብለላን እዩ ዘእትዎ። ኣውያት ድኻታት መብዛሕትኡ ግዜ ብብዙሕ ረቂቕ ስልትታት ዝዕበስ ምዃኑን ከምኡ እውን ብእደ ጥበብ እተራቅ ዓለም ፅልኢ ክጋደድን ዘይምግዳስ ከደልድልን ዝኽእል ምዃኑ ኣጠንቂቖም ድኻታት ናብ ኣምላኽ ካብ ምእዋይ ሓሊፎም ካልእ ኣማራፂ የብሎምን። ኣምላኽ እሙንን ብምሕረቱ ሃብታምን ስለ ዝኾነ ብኣኡ ከም ዝስምዑ ርግፀናታት እዮም። በቲ መሰረታዊ ነገራት ስለ ዝነብሩ መብዛሕትኡ ግዜ ካብ ብካልኦት ንላዕሊ ኣድላይ ዝኾነ ነገር ናይ ምስትውዓል ክእለት ዘለዎም እዮም ዝኾኑ። በዚ ምኽንያት እዚ ከዓ ብፍላይ ንኣምላኽ ከም መዕቆቢኦም ገይሮም ኣፍልጦ ክህቡን ኣብ ፍትሑ ተስፋ ክገብሩን ተኽእሎ ይህልዎም። ቅዱስነቶም ኣብ መልእኽቶም ብዛዕባ ዘመናዊ ድኽነት ክሓስቡን ከለዉ ኣብዚ ግዜና ዘለዉ ድኻታት እተረስዑን እተገለሉን እዮም። እንጌራ ጥራይ ዘይኮነስ ድምፅን ወጅህን እውን ዝተዘምቱ እያቶም። ነዚ ኣብ ግምት ብምእታው ብፍላይ ብክርስትያንን ብቤተ ክርስትያንን ኣቢሎም ምስ ክርስቶስ ክራኸቡ ድማ ጸሎቶም ምዃኑ ኣረጋጊጾም ኣብኡ ድማ እንጌራን ዕርክነትን ዝህብ ኢየሱስ እዩ ብርሃን የምጽእ አድማስ ተስፋ ድማ ይኸፍት ንነፍሱ ከፍ ሰብብ ስሙ ይጽውዖን ንኹላቶም ከዓ ክብሪ ይመልሰሎም ርእሰ ሊቃነ ጳጳሳት ኣስዒቦም ክርስትያን ኣብ ኣምላኽ ክዕቆቡ ጥራይ ዘይኮነስ ንድኻታት መዕቆቡ ክኾኑ እውን ከም እተፀውዑ ብምጉላሕ ክርስትያኖም ማሕበረሰብ ንቶም ሎሚ ኣብ ኣፍደገ ደው ኢሎም ዘለዉ ብዙሓት ኣብ መካበብያ እፅዋት ብምዃን ግዲ ዘይብሎም ኮይኖም ክፀንሑ ኣይክእሉን እዮም ይብሉ ቅዱስ ኣጎስጢኖስ ብዛዕባ ምሳሌ ሃብታምን ድኻ ኣልዓዛርና ማእኪሉ ዝሃቦ ትንታነይ ቅዱስነቶም ኣብ መልእኽቶም ብምዝካር ምእመናን ናይ ገዛእ ርእሶም ሂወትን ቀዳምነታትን ክምርምሩ ይዕድሙ ሃዋርያም ምዕዳን ኣነ ኣፍቀርኩከ ኣምላኽ ንድኻታት ከም ዝመርፅ እዩ ዘርኢ ከምኡ እውን ቤተ ክርስትያን ንናኣሽቱ ቦታ እትህብን ምስ ድኻታት ድኻ ብምዃን እትመላለሱን ቤተ ክርስትያን ጽድቅታት ክትከውን ኣለዋ ርእሰ ሊቃነ ጳጳሳት ኣብ መዛዘም መልእኽቶም ሎሚ እውን እንተኾነ ብዛዕባ ኦም ጥራይ ኣብ ክንዲ ምዝራብን ገዛእ ርእስና ኣብ ጫማ ድኻታት ብምእታው ተመሳሳሊ ሓጎስ ክንረክበ ከም እንኽእል ክንምስክር ንደሊ ኢና ቢሎም ኣስራይ ዓለምለኻዊ መዓልቲ ድኻታት ንክርስትያን ወጅሂ እቶም ኣብ ኣምላኽ ዕቁባ ዝደልዩን ኣብ ማሕበረሰብና ከም ቤቶም ኮይኖም ክስምዖም ዝደልዩ ብዙሓት ኣሕዋትን ኣሓትን እንደገና ንኽረኽቡ ዝሕግዞም ከም ዝኸውን ዘለዎም ተስፋ ይገልጹ ርእሰ ሊቃነ ጳጳሳት ልንመበል 14 ዕለት 15 ሰነ ቅድሞ ፍርቀ መዓልቲ ንወግዓዊ ምብፃሕ ሃገር ቫቲካን ንዝኣተወ ናይ ሪፓብሊካዊት ደቡብ ኮርያ ርእሰ ብሄር ሊጃይ ሚዮንግ ተቐቢሎም ከም ዘዘራረቡን ካብ ቅዱስነቶም ተሰናቢቱ ምስ ናይ ቅዱስ መንበሮና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተራኸበን ብዛዕባ እቲ ኣብ መንጎ ክልቲአን ሃገራት ዘሎ ሰናይ ርክብ ከም እተመያየጡ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ ዕለት 15 ሰነ ቅድሞ ፍርቀ መዓልቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንወግዓዊ ምብፃሕ ሃገር ቫቲካን ንዝኣተወ ናይ ሪፓብሊካዊት ኮርያ ርእሰ ብሄር ሊጃይ ሙዮንግ ኣብ ሃዋርያም መንበሮም ተቐቢሎም ከም ዘዘራረቡ ዝሓበረ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣስዒቡ ርእሰ ብሄር ጃይ ሙዮንግ ካብ ቅዱስነቶም ተሰናቢቱ ብናይ ቅዱስ መንበር ዋና ፀሓፊ ጉዳያት ርክብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ምዝተሰነዩ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተራኸቡን ኣብዚ ዳሕርዋይ ርክብ እዚ ብዛዕባ እቲ ቅድሚ 63 ዓመት ብትኽክል ኣብ 1963 ዓመተ ምሕረት ዝተበገሰ ክልያዊ ርክብ ብቅዱስ መንበርን ሪፓብሊክ ኮርያን ዘሎ ሰናይ ዝምድና ብምዝካር ከም እተመያየጡን ካብ ሽዑ ጀሚረን እዘን ክልተ ሃገራት ንዝጥብቂ ክልያዊ ዝምድና ዓቂበን ከም ዝርከባ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ክልተ ግዜ ኣብ 1984 ኣብ 1989 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ድማ ኣብ 2014 ዓመተ ምሕረት ብምኽንያት ሻድሻይ ኣህጉራዊ ቀነ መንእስያት እስያ ኣብቲ ሃገር ምብፃሕ ከም ዘካይዱ እውን ኣዘኻኺሩ ናይ ቅዱስ መንበራና ፀሓፊ ካርዲናል ፓሮሊንን ርእሰ ብሄር ሪፓብሊካዊት ኮርያ ጃይ ሙዮንግ ኣብቲ ከባቢ ካቶሊካዊት ቤተ ክርስትያን ኣብ ሕብረተሰብ ኮርያ ብፍላይ ኣብ ዓውድታት ትምህርትን ማሕበራዊ ድሕንነትን እተቕርቦ እወታዊ ኣበርክቶ ከምኡ እውን ብዛዕባ ኣብ 2027 ዓመተ ምሕረት ኣብ ደቡብ ኮርያ ዝካየድ ዓለም ሓቆፍ ቅነ መንእሰያትን ንገለ መዳያት ዞባውን ኣህጉራውን ኩነታት ኣማእኪሎም እውን ከም እተመያየጡ የመላኽት እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማልሶኑይ ምስ ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ተራኺቦም እቲ ትካል ንዝተቃልዑ ህዝብታት ንምሕጋዝ ንዝገብሮ ስራሕ ብምምስጋን ኣብዛገና ብምግምማዕን ግጭትን ዝቆሰለት ዓለም ዘለናዮ ዘመን ዘርእስቲ ውሳነ ካልኣይ ጉባኤ ቫቲካን ካብ ሕሉፍ ዘይምርዳእ ወፂኢና ናብ ምትሕበባርን ሓባራዊ ረብሓ ክንሰጋገር ዝፅዋዓና ምዃኑ የጉልሑ ዘሎናዮ ዘመን ዘርእስቱ ውሳኔ ካልኣይ ጉባኤ ቫቲካን ንባሕርያዊ ክብሪ ኩሎም ደቂ ተባዕትዮን ደቂ ኣንስትዮን ምግንዛብ ኣንጸርጸረ ሰማውነት ጽኑዕ መርገጽ ብምውሳድ ቤተ ክርስትያን ብሰንኪ ዓሌት ሕብሪ ኩነታት ህይወት ወይ ሃይማኖት ንኹሉ ዓይነት ኣድልዎ ወይ ምግፋዓ ከም እትነጽግ ኣዊጃ እንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 15 ሰነ ቅድሚ ፍርቅ መዓልቲ ኣብ ሃገረ ቫቲካን ወከልቲ ፈደራላዊ ጥምረት ኣይሁዳዊ ፃውዒት ትካል ኒውዮርክ ተቐቢሎም ኣብዚ ዘስምዖም መደረ ከም ዘዘኻኽሩ ዜና ቫቲካን ኣፍሊጡ ቅዱስ ኣቦና اتتكال اب نيويورك اسرائيل كوم اون اب لعل سبعة كالوت حقرات ندخاتات سدتيناتات ارقاويانن سنقلان نحويز كانت عففتك في الحبرات سب سبعور دي اتن محبراوي اقل قلوتن بمحاب كما مقابر عالم لخو قبر الصناي ايهود كوينو يقل قل كم زرل بمزكار ازيد سعارتات زن نسبعو كبرن حوناتن نصور افلت او محب زن سبارق ايو ازد مع مستبتا كريستيان نوهود سبعو معبال زلوا قرات زناتن نبس عينا مفكر زرلوا تساوعيتن زساما مع ايو بيلوم زي حبرو توفاين نتزي نتي اب منغو كريستيانين ايهود نزرلو حبرو تاريخن اب ابراهامن يسحاقن يعقوبن يوسف نزرلو منفساو مبق علم اب قمت بمقتاو فلوي ترقم كم زرلوا دما يستبهلو كدوس ابونا نتي اب شعنت شعتميتن سوسان حموشتن عمتا محرد زواتس زرلونا يو زمن زر استو تاريخاو اواجه كالعقو بايا فاتيكان بزعبا ركب بيتا كريستيان مس زي كريستيان امنات الزارب ابزح على فعمت مبلسوسا عمت زوق صارة ابقمت بمقتاو ازي سند زي حدش من رخابن اخبروتن منفساوي انقروتن كم زخافة تقليتهم قال اخب زدمان اي حانت سبع وصدر عبيتنا مخانا حقي يرقا قدس ارى سماونتن كلو عدلو وي عمت بمقنات علي تحبر كونتات هوت وي حيمانو تيخونن انقبلو يبرهو رسالي كان باباسات ليون أبزاقنا بمقم مع أنجج تنزقو سادة عالم كاب تزحالف زي مردد حليفنا نحبارو الربحان بمتحب باركن ساقر نتسوع انكبلو أقليحهم بزي سمعت زي ندخاتاتن التقللون حيل زي باللومن زقرب أقل قلوت نتيك دوسن مقبار زاق المقابريا أيوبي لهم باعتهم أبيلو ملوكو تقدم نتسي زاربانا كم زلو دم أستبهي لهم ندخاتاتن نتقوماتن نمح حقاز تسلقن زي تتقارنتن نمق الاس كومو اون نخلو زحاشت عالم نمهناز قبروه وفايا امسقينام تل اخاخم زتا يدلدل حبرو مرددا اعميقو كومو اون نتي اب عالمنا ازيو ابلاي زخون السلام ابركتوز قبر ايو انكبلو مدار ام كم زازمو زينا فاتيكان افليتو عبر رابعي تسنبت ورحي حاملك لتشعن سران شديسان عامل تمحرات زبعال شادشاي عالم لخوم عالتي أب حقوتاتن إنو حقوتاتن أرقاويانن أرقاوتن رسالي كان باباسات ليون مبال عصر تربعته فتسيمة أي كرس ساعة كان إيب زبر أرقس تزم حلالو فومال أختي ألت عصر تحموش تسنن أي كدس منبر زينان كفل محتمن بيت صحفت وقعاو كمز قبرو زينا فاتيكان أفليتو أقزي عبيهر بنبي إيساياس أبيلو نحادة كابانا فتسيمو إنه اب ايدي وكيتاكا اللهو قصرتاتكا دما خلقزي اب كدما عيني ايو انكبل كمزير السحق قال ياتو كم اوون فقرو كاب فقر عدن ولادا كمز عب اوون يرقا قصرنا ازي زد سنانا مزخا خرزي اب ترسالي كان باباسات لما بل عصر تربعته اب تي اب رابع السنبت ورحا حاملك لتشعن سران شدشتان عمد محرات نبعال شادشاي عالم حق اوف معالتي اب حقوتاتن ان حقوتاتن ارقاويانن ارقاوتن فتسيمة اي ساعكمن إيه بزبل أرستي أبزم حلالو فمال أختي يغلحو رسالي كان باباسات ليون أبتتغسي اتنبي إساياس أملاخ ننفس وكف سب بولكن هزبن بحفشا زرقاقصو ناي كربتن تسعقن الركب لوم أون انتخونة نزنك على تزيقاتن ننفس وكف نازم الكت مخوانو بمستو عال كنن ببو نقل إنا انكبلو يبرهو قدس هبونا زن متسنن عن تزفان زملا أنك آلات نتي اقزي عبهر تنتينو ني ايو غويتا رسي عني ايو زبل نلبزاج انق سمعيت مالس مخانن بممالكات بزحات بعد مزدف او سبات بفلاي تسموا مزي سمعهم وي حاد حاد اقزي عب عرات وي عب حمام زركبو نعبكو ترب مورد زرسعو مخانو مقفلتو بمحاب عالم لخاو معالتي ان حقوتاتن اب حقوتاتن ارقاويانن ارقاوتن مبعال بيتا كريستيان عدى خلو سابك تكون كم التسعوعات أبزخونا يخون عدما دم موترون قزع إرقصنا كم أوداتن أوالدن أملاخ أفلتو كنهبالو نخل إنا بمبال يغلحو كدو سابونا نخلو ساب فلاي دماناتهم من أساعات تسبق لمدداغمين نخطى برابرو نبحقوتاتن نحقوتاتن أرقاويانن أرقاوتن أزمارومن ولا نتم زبتحوهم زي برلوم سباتن كبتحو عديمهم بزمال أغتن بهلاويقو من أبيل ኣምላኮም ናይ ርእሰ ሊቃነ ጳጳሳት ጥቡቕ ቅርበትን ፍቕርን ኣቕርብሎም። ነቶም ዘፍቅርዎምን ለውኻትን ፍቕርን ካቕርቡ ፃውዒት ኣቕሪቦም ቤተ ክርስቲያን መከራ ኣረጋውያን ኣባላታ ከም እትርዳእ ደጊሞም ብምርግጋጽ ከምቲ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ዝበሎ ተቐበልቲ ናይ ኣምላኽ ዘእይመውት ፍቕሪ ምዃንና ዋላ ጸልማት ክምለስን ከሎ ወትሩ ኣዕንቱ ይኸፍተልና ኣቦና ምዃኑ ካብኡ ንላዕሊ ድማ ኣዴና ምዃኑ ምፍላጥ ሓጎስ እዩ። ኣብ ዝኾነ ዕድመ ብፍላይ ብዕድመ ኣብ ዝደፋእናሉ እዋን ሓጎስ እዩ ይብሉ ርእሰ ሊቃነ ጳጳሳት። ከምዚ ዓይነት ኣተሓሳስባ ብባሕርያዊ መገዲ እኳ እንተዘይመፀ ኣብ ግዜ እርጋን እውን እንተኾነ ውላድ ምዃንና ዘቋርፀ ኣይኮነን። ናብ ሕቕፊ ኣምላኽ ንምምላስ ዝቐረበ ፃውዒት ኣብ ዝኾነ ይኹን ዕድመ ብቑዕ ምዃኑ ገሊፆም ብዙሓት ሰባት ለውሓት ኣምላኽ ክረኽቡ እንከለዉ ኣብ ምሉእ ህወቶም ኣረ ሓደ ግዜ እውን ኣብ ናይ መወዳእታ ደረጃ ህወቶም ዝፍፀም ክኸውን ከም ዝኽእል ድማ የዘኻኽሩ። ርእሰ ሊቃነ ጳጳሳት ልዮን ሎሚ ካብ ቀደም ንላዕሊ ሓቀይና ናይ እምነት ተመክሮ ከይገበርካ ናብ እርጋን ምብፃሕ ልሙድ ኮይኑ ከም ዘሎ ተዓዚቦም እዚ እናሓለወ ክነሱ እግዚኣብሄር ክሳብ ሕጂ ወትሩ ቀረባና እዩ። ናብኡ ምምላስ ንምጅማር ፈፂሙ ድንጉይ ክኸውን ኣይክእልን እዩ። ንኩሉ ሰብ ዓብ ህያብ ክኸውን ይኽእል እዩ እንክብሉ የረጋግፁ። ተኣፋፍነት ኣይትፍርሑ። ኣብ እርጋን ሓደ ሰብ ኣዝዩ ተኣፋፍ ክኸውን ከም ዝኽእል፣ ኣብ ተመሳሳሊ ግዜ ግን ክፅዋዕ ከም ዝኽእል ኣመልኪቶም ሰብ ብሓቂ ኣብ ግዜ እርጋን ከም ብሓድሽ ክውለደ ከም ዝኽእል ኣስሚሮም ቅዱስ ኣቦና ኣብዚ ብዓመፅ ኩናትን ማሕበራዊ ዕግርግርን ኣዝዩ ዝለለይ እዋን ብዙሓት ደቂ ደቆም ዝዓብዩሉ ዓለም ከመይ ከም እትኸውን ከም ዝግረሙ ኣስተብሂሎም። በዚ ድማ ኣረጋውያን ኣብ ቀረባ እዋን ሰላም ናብ ዓለም ምእንቲ ክማፅእ ብትግሃት ክጽልዩ ይላበው። ኣብ መወዳእታ ቅዱስ ኣቦና ንኩሎም ኣረጋውያን በብመዓልቲ ብጸሎቶም ብፍላይ ካብ ብጸሎት መቑፀርያ ስለ ዝድግፍዎም እንከመስግኑ ነዚ ምስጋና እዚ ካብ ብምዓሙቕ ልበይ ሞሳ ብምቕራብ እቲ ፈጺሙ ዘይርስዕና ጐይታ ወትሩ ብእምነትን ብተስፋን ብፍቕርን ይሐድሰና ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣብ ኤውሮጳ ዝነብሩ ካቶሊካውያን ምእመናን ስርዓት ሲሎም ኣላንካራ ኣብ ባህላውን መንፈሳውን ውርሻታቶም ሱር ክሰዱን ቤተ ክርስቲያኖም ንፅምብል መበል 100 ዓመት ኣብ እትዳለወሉ ዘላ እዋን ልኡኻት ተስፋ ክኾኑ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶኑይ ዕለት 15 ሰነ ነቶም ኣብ ኤውሮጳ ዝነብሩ ዘለዉ ምእመናን ስርዓት ሲሮም ኣላንካራ ካቶሊካዊት ቤተ ክርስቲያን ካህናትን ሰብኡፉይ ህይወትን ኣብ ሃገረ ቫቲካን ተቐቢሎም ቃል ምዕዳን ኣካፈልዎም። ቅዱስነቶም ኣብቲ ዘካፈልዎም ቃል ምዕዳን መላእ ቤተ ክርስቲያን ሲሎም ኣላንካራ ንመበል 100 ዓመት ፅምብል ኢዮቤልዩ ንምድላው ንብዙሕ ዓመታት ዝወሰደ መንፈሳዊ ጉዕዞ ሕዳሴ ከም ዝጀመረት እውን ገሊፆም። ቅዱስ ኣቦና ስዒቦም ነቲ ብ1932 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፒዮስ መበል 11 ተኣወጀ ሓዋርያዊ ቅዋም ክርስቶስ ጓሳን መስፍንን ዘርእስቱ ብምዝካር ንካህናትን ሰብኡፉይ ህይወትን ኣወዳትን ኣዋልድን ከምኡውን ንምእመናን ምስ ተኸታሊ ቅዱስ ጴጥሮስ ሕብረት ክገብሩ ዝመርሕዎም ክቡር ማር ኢቫንዩስን ማር ቴዎፊሎስን ዝሃብዎ ምስክርነት እውን ብምስጋና ዘከሩ። ርእሰ ሊቃነ ጳጳሳት ልዮን ኣብ መግለጺኦም ንማር ኢቫንዩስ ሓቀይና ጓሳ ከም ልበ ኢየሱስ ቢሎም ብምጽዋዕ ምልክት ሓድነትን ሕብረትን ከምኡውን ምንጪ ዕርቂ ኣብ ዓለም ንምዃን እተገልግል ሓድነት ዘለዋ ቤተ ክርስቲያን ናይ ምርካብ ባህጊ ከም ዘንጸባረቑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ወሲኾም ማር ኢቫንዩስ መንእሰይ ካህን ኣብ ዝነበረሉ እዋን እውን ከይተረፈ ካብ ዶባት ማሕበረሰቡ ወጻኢ ብምጥማት ነቲ ንመጀመርታ ግዜ ኣብ ህንዲ እተተኽለ ተልእኾ ወንጌላዊ ምንቅስቓስ ብስብከት ቅዱስ ቶማስ ሃዋርያ እንደገና ምሕዳሱ ኣድላይ ምዃኑ ኣፍልጦ ሂቦምሉ እዮም ክብሉ እውን መስከሩ። ብተወሳኺ እውን ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ዕዮ ወንጌላዊ ተልእኾ ብቓላት ጥራይ ዘይኮነስ ሰናይ ህይወትን ብሓቀኛ ግብረ ሰናይ ክፍጸም ከም ዘለዎ ተረዲእዎም ነበረ ክብሉ እውን መስከሩ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ልዮን ቤተ ክርስቲያን ሲሮም ኣላንካራ ብርሃን ወንጌላዊ ሓይልን ሃዋርያዊ ግብረ ሰናይን ኮይና ኣላ። ነቶም ኣብ ወሰን ሕብረተሰብ ዘለዉ እተገለሉ ሰባት ትምህርትን ማሕበራዊ ፍትሕን ምሉእ ሰብዊ ምዕባለን እውን ትገብር ኣላ በሉ። ካብ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ብምጥቃስ ድማ ክርስቶስ ንዅሉ ብሓይሊ ፍቕሩ ናብ ርእሱ ስለ ዝሰሓቦ ወንጌል ልዕሊ ዅሉ ብስሕበት ከም ዝዝርጋሕ ኣዘኻኺሮም ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እቲ እዛ ቤተ ክርስቲያን ካብ ህንዲ ወጻኢና ዓበየት እትኸደሉ ዘላ ህላወን ክገልጹ መንፈሳውን ሊጡርግያውን ውርሻ ምብራቃዊት ካቶሊካዊት ቤተ ክርስቲያን ብፍላይ ከኣ ኣብ መንጎቶም ኣብ ዲያስፖራ ዝርከቡ ምእመናን ምዕቃብ ኣድላይ ምዃኑ ኣጕልሑ ኣብ ሕቡራት መንግስታት ኣሜሪካ ኣብ ትሕቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ንምእመናን ሲርዮማላንካራ ዝኸውን ሃዋርያዊ ኤዛርቅና ከም እተመስረተ ጸኒሑ ድማ ኣብ ትሕቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ከኣ ኣብ ካናዳ ናይ ሃዋርያዊ ጉስነት ኣገልግሎታት ከም ዘስፋሕፍሐ ዘከሩ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብ ወጻኢ ሃገራት ዝርከቡ ምእመናን እንክገልጹ ብፁ ኣቡነ ማር ኦስታትዮስ ኣብ መላ ኤውሮጳ ንዝርከቡ ካቶሊካውያን ሲሮማላንካራ ናይ መጀመርታ ምሉእ ሓዋርያዊ በጻሒ ክኾኑ ከም ዝሸምዎም እውን ገለጹ ተልእኾ እዞም ጳጳስ ንኹነታት ሃዋርያዊ ጉስነት ንምግምጋምን ጽኑዕን ነባርን መሰረታት ንምቋምን ንምሕጋዝን ምዃኑ እውን ገለጹ በዚ ከምዚ ድማ መጻኢ ወለዶታት ምስ ፍሉይ ልምድታቶም ብምትሕብባር ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ዘለዎም ዕርክነት ከደልድሉ ዘኽእሎም እዩ በሉ ርእሰ ሊቃነ ጳጳሳት ኣስዒቦም ላቲናውያን ጳጳሳት ንምብራቃውያን ካቶሊካውያን ስርዓቶም ንምዕቃብ ክድግፍዎም ዘኽእሎም መንገድታት ንምውሳን ክሕግዙ ከም ዝሕተቱ እውን ኣመልኪቶም ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ቃል ምዕዳኖም ምእመናን ብዛዕባ ክቡር መንነት ቤተ ክርስቲያን ሲርዮማላንካራ ዝያዳ ኣፍልጦ ንኽህልዎምን ኣብ ናይ ቤተ ክርስቲያን ህይወት ብንጥፈት ክሳተፉን ኣተባብዕዎም ንዅሎም እቶም ኣባኡ እተረኽቡ ነጋድያን ድማ ነቲ ዝረኸብዎ ውርሻ ኣኽቢሮም እናረኣዩ ምስ ሊቃነ ጳጳሳቶምን ሲኖዶስ ጳጳሳትን ሓድነት ክህልዎም ተማሕጸንዎም ኣብ መወዳእታ ቅዱስ ኣቦና ቅዱስ ቶማስ ኣብ ሃዋርያዊ ማሕበረሰብ ድልዱል ተወፋ

ናይ ምርድዳእ ስምምዕ ተፈራሪሞም ኣለዉ። እቲ ስምምዕ ኣብ ሓደ ኣብ ጥቓ ከተማ ሮማ ዝርከብ ሳንታ ማርያ ዲ ጋለርያ ዝተሰምየ ካብ ግዛኣት ሃገረ ቫቲካን ወጻኢ ኣብ ዝርከብ ናይ ሕርሻ ፋብሪካ ንምምዕባል ዝዓለመ እውን እዩ። ብዕለት 10 ሰነት ተፈረመ ስምምዕ ምምሕዳር ሓዋርያዊ ውርሻ ቅድስቲ መንበር ከምኡውን ብተቕዋም ሓውና ፀሓይ ኣቢሎም ንምምዕባል ዝተሓስበ ውጥን ኣብ መደብን ትግባርን ናይ ምትሕብባርን መሰረት የቕውም። እዚ ተበግሶ እዚ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 1 ሰነ ብዝወፀ ናይ ኢድ ጽሑፍ ኣቢሉ ተቕዋም ሓውና ፀሓይ ዝተመስረተሉ እዩ። እዚ ተቋም እዚ ነቲ ኣብ ጥቓ ሮማ ኣብ ዝርከብ ሳንታ ማርያ ዲ ጋለርያ ማእከል ፈነወ ሬድዮ ቫቲካን ሓይሊ ኤሌክትሪክ ንምምንጫው ጥራይ ዘይኮነስ ንምሕደራ ሃገረ ቫቲካን ዘድሊ ሓይሊ ፀዓት ንምምላእ እውን ዝዓለመ ውጥን ናይ ምቁፅጻር ሓላፍነት ተዋሂብዎ ኣሎ። እቲ ናይ ሕርሻ ፋብሪካ ከዓ ምስታ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ተጻሕፈት ዓዋዲት መልእኽቲ ስቡህ ኣንተን ሃዋርያዊ ምዕዳን ይሴብሃ እግዚኣብሔርን ከምኡውን ቅዱስነቶም ብዘለዎም ስልጣን ዝኣወጅዎ ሕጋዊ ሰነድ ሓውና ፀሓይ ተገሊጹ ኣሎ። ኣከባብያዊ ስርዓት ብምዕቃብ ቀረብ ዝሕደስ ፀዓት ሕርሻዊ ንጥፈትን ከጣምር እዩ። ቴክኒካዊ ሕልኽላኻት እትውጥን ኣብ ግምት ብምእታው ኤሲኢኤ ኣብ ፀዓት ኣከባብያዊ ማይ ከምኡውን ክኢላዊ ንጥፈታት ሕርሻ ብምክያድ ነቲ ተበግሶ ከደንፍዕ እዩ። ሕጋዊ መሰረት ናይቲ ውጥን በቲ ኣብ መንጎ ሪፓብሊካዊት ሃገረ ኢጣልያን ቅድስቲ መንበርን ብዛዕባ ኣብ ሳንታ ማርያ ዲ ጋለርያ ዝርከብ ናይ ሕርሻ ፋብሪካ ብዕለት 31 ሓምለ 2025 እተፈረመ እሞ ኣብ ሚያዝያ 2026 ብኢጣልያ ዝጸደቐ ስምምዕ ተመስሪቱ እዩ ክካየድ። ሕቡራት መንግስታት ኣሜሪካን ኢራንን ነቲ ኣብ መንጎአን ክቕጽል ዝጸንሐ ኩናት ደው ንምባል ኣብ ስምምዕ በጺሐን። እዚ ድማ እታ ከም መንጎይና ኮይና ክትዓይ ዝጸንሐት ሃገረ ፓኪስታን ኣብዚ ሰሙን እዚ ኣብ ሃገረ ስዊዘርላንድ ክታመን ከምብራ ከም ምዃነን ትገልጽ። ሕቡራት መንግስታት ኣሜሪካን ኢራንን ነቲ ኩናት ደው ንምባል ኣብ ስምምዕ በጺሐን ክትብል ብምግላጽ እታ ከም መንጎይና ኮይና ክትዓይ ዝጸንሐት ሃገረ ፓኪስታን ዝመጽእ ዘሎ ዓርቢ ኣብ ሃገረ ስዊዘርላንድ ብወግዒ ክታመን ከምብራ ከም ምዃነን እውን ተመልክት። ርእሰ ብሔር ዶናልድ ትራምፕ ከም ዝገለጾ እቲ ስምምዕ ነቲ ውግእ ካብ ዝጅምር ኣትሒዙ ንዋሽንግተን ቀንዲ ጠለብ ዝነበረ ወሽመጥ ህርሙዝ እንደገና ንምኽፋት ዘጠቓልል ምዃኑ ኣመልኪቱ። ኣብ ቴሄራን ድማ ምኽትል ሚኒስተር ጉዳያት ወጻኢ እቲ ሃገር ኣብ መንግስታዊ ቴሌቭዥን ኣብ ዝሃቦ መግለጺ እቲ ስምምዕ ከም እተረጋገጸ ኣፍሊጡ። ላዕለዋይ ወተሃደራዊ መራሒ ሃገረ ኢራን ግን እቲ ውጽኢት ከም ዓወቱ እቲ ሃገር ገይሩ ገሊጽዎ ይርከብ ኣሎ። ሃገረ ፓኪስታን ብወገና እቲ ስምምዕ ከም ዝተበጽሐ ዝሓለፈ ሰንበት ምሸት ኣፍሊጣ። እቲ ስምምዕ ኣብ ኩሉ ግንባራት እንተላይ ኣብ ሊባኖስ ዝግበር ዘሎ ወተሃደራዊ ንጥፈታት እውን ደው ከም ዘብል ገሊጻ። ሃገረ እስራኤል ግን ክሳብ ሕጂ ወግዓዊ መልሲ ኣይሃበትን። ይኹን እምበር ሚኒስተር ምክልኻል እስራኤል ካትዝ ትማል ሶኑ ኣብ ዝሃቦ መግለጺ ሓይልታት ምክልኻል እስራኤል ኣብ ሊባኖስ ብዘይናይ ግዜ ቀይድታት ህላውኦም ከብቅዕ ከም ዝሓስቡ ብምግላጽ እቲ ዝሰፍሐ ናይ ተኽሲ ምቁራጽ ውዕል እናሃለወ ክንሱ እስራኤል ኣብ ሊባኖስ እትገብሮ ዘላ ወተሃደራዊ ንጥፈታት ክትቅጽል ምዃና ኣመልኪቱ። እቲ ውግእ ብዕለት 28 ለካቲት ድሕሪ ምኽሳቱ ሕቡራት መንግስታት ኣሜሪካን እስራኤልን ኣብ መላእ ሃገረ ኢራን ኣብ ዝርከብ ዒላማታት ምስ ደብደባ፣ ቴሄራን ድማ ብወገና ኣብ ልዕሊ እስራኤልን ኣብ ከባቢኣ ዝርከባ ሃገራት ማለት ማዓስከራት ሕቡራት መንግስታት ኣሜሪካ ዝርከበለን ሃገራትን ደብዳባት ሚሳይል ብምፍናውን መጥቃዕትታት ብምክያድን ሕነ ክትፈዲ ተረኽበት። እቲ ግጭት ብቕልጡፍ ብምስፍሕፋሑ ድማ ካልኦት ዞባውያን ተሳተፍቲ እውን ብምስሓብ ዝሰፍሐ ግጭት ከየኸትል ስጋኣታት ነይርዎ እዩ። ምስ ጎረባብቲ ሃገራት ወሽመጥ ዓረብ ኣብዚ እዋን እዚ ሃገረ ኢራን ዲፕሎማስያዊ ኣካላትን እፎይታ ዝፈጥር ኩነታት ክብሉ ገሊጾምዎ ኣለዉ። ንግስነት ኢማሬት ቀጠርን ስዑድ ዓረብን ኣብቲ ኩናት ብሚሳይላት ሃገረ ኢራን ተወቂዐን እየን። ሰበ ስልጣን እቲ ዞባ ድማ ንሰሙናት ዝኣክል እቲ ግጭት ደው ክብል ጻውዒት ከቕርቡ ጸኒሖም ኣለዉ። ሚኒስትሪ ጉዳያት ወጻኢ ሃገረ ግብጺ ነቲ ስምምዕ ኣዝዩ ኣገዳሲ ምዕባለ ክብል ይጽውዖ። እዚ ስምምዕ እዚ ኣብ ማእከላይ ምብራቕን ወጻእን ድሕንነትን ርግኣትን ንምምላስ ክሕግዝ ምዃኑ እውን ዘለዎ ተስፋ ገሊጹ። ዕዳጋታት ኤውሮጳ ነቲ ብዛዕባ እዚ ስምምዕ ዝገልጽ ዜናታት ኣወንታዊ ምላሽ ሂበናሉ ይርከባ። ኣክስዮናት ዕዳጋ ድማ ካብቲ ማለሶኑ ጀሚሩ ክብክብል ይረአ ኣሎ። ናይ ጀርመን ዲኤክስ ከምኡውን ናይ ፈረንሳይ ሲኤሲ 40 ብ1.7 ሚታዊት ክብ ኢሉ ይርከብ።
ከመይሲ ወፍርታት ናይ ምንካይ ምልክታት ብጽቡቕ ስለ ዝተቐበልዎ እዩ ዝነበረ

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።